0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 19 ሓሰናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ቅድስቲ መንበር ብዛዕባ ጉዳያት ምስራቃውያና ቤተ ክርስቲያን ዝሓልል ላዕለዋይ ቤት ፅሕፈት ህየንተ ንብፁእ ካርዲናል ክላውድዮ ጉጀሮተ ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ርእሰ ሊቃነ ጳጳሳት ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ተረኺቦም ኣስተምህሮ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 19 ሓሰ መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርቲ ክርስቶስ ዝለገስዎ ኣስተምህሮን ኣብ ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ስጋኣት ለበዳዊ ሕማም ኢቦላ ካቶሊካውያን ኣብያተ ትምህርቲ ንሓድሽ ዓመተ ትምህርቲ 2026-27 ዝገብርኦ ዘለዋ ምድላዋት ጉባኤ ካቶሊካውያን ጳጳሳት ኢንዶኔዥያ ዘውፅኦ ጉስነታዊ መልእኽቲ 2026 ሳዕቤን ርእደ መሬት ሃገረ ኢንዶኔዥያ ኣብ ልዕሊ ህፃናት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 19 ሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ቅዱስ ዜማ ኣብ መስዋእተ ቅዳሴ የስተንትኑ ንጸሎት ድምፂ ብምሃብን እምነት ብምግላጽን ድማ ከም ዝግለጽ ኣስተምሃሩ። ኩሉ ሳዕ ቀንዲ ዕላማኡ ንኣምላኽ ንምኽባርን ምእመናን ኣብ ቅድስና ንኸዓብዩ ንምሕጋዞምን እዩ ክብሉ እውን ኣመልከቱ። እቲ ናይ መወዳእታ ዕላማ ቅዱስ ዜማ ብልክዕ እቲ ኣብ ሰነድ ቅዱስ ጉባኤ ተገሊጹ ዘሎ እዩ። ንሱ ድማ ክብሪ ኣምላኽን ምቕዳስ ምእመናንን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘካፈልዎ ብዛዕባ እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መስዋእተ ቅዳሴ ኣመልኪቱ ዘውፅኦ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንትንኦም ብምቕጻል ኣስተምሂሮም። ኣብዚ ሰሙን እዚ ኣብቲ ንቅዱስ ዜማ እተወፈየ ሻድሻይ ምዕራፍ ኣተኪሮም ድማ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ኣድማሳዊ ቤተ ክርስቲያን ትውፊታዊ ዜማ ካብ ዝኾነ ይኹን ስነ ጥበብ ዝበልጽ ብዋጋ ዘይሽንሸን ክብሪ ዘለዎ መዝገብ እዩ በሉ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትናሓትን ሻድሻይ ምዕራፍ ናይቲ ቅዱስ ጉባኤ እተሰሜየ ጉባኤያዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ንቅዱስ ዜማ እተወፈየ እዩ። እዚ ሰነድ እዚ ከምዚ ይብል፣ ናይ ኣድማሳዊ ቤተ ክርስቲያን ናይ ዜማ ትውፊት ካብ ዝኾነ ይኹን ስነ ጥበብ እውን ከይተፈልየ ብዋጋ ዘይሽንሸን ክብሪ ዘለዎ ፍሉይ መዝገብ እዩ። እዚ ፍሉይ ዝኾነሉ ቀንዲ ምኽንያት ቅዱስ ዜማ ምስ ቃላት እተተሓሓዘ ኣድላይ ወይ ዘይንጸል ክፋል ናይቲ ስርዓተ ኣምልኾ ስለ ዝኾነ እዩ። ወሲኹ ድማ ከምዚ ይብል፣ ስለዚ ቅዱስ ዜማ ምስ መስዋእተ ቅዳሴ ኣጸቢቑ ስለ ዝተኣሳሰረ ንጸሎት ባህ ዘብል ሓድነት ኣእምሮን ልብን ዘተባብዕ ወይ ከኣ ንቅዱስ ስርዓተ ኣምልኾ ዝያዳ ኣኽብሮት ከም ዝህልዎ ስለ ዝገብር ብመጠኑ ከም ቅዱስ ባእታ ጌርካ ክርአ ኣለዎ። ቤተ ክርስቲያን ግና ንዅሉ ዓይነት ሓቀይና ስነ ጥበብ ኣድላይ ባህሪ ከም ዘለዎ ትቕበሎ፣ ኣብ መለኮታዊ ኣምልኾ ድማ ተቕርቦ እያ። በዚ ከምዚ ድማ ነቲ ኣብ መስዋእተ ቅዳሴ ዝርከብ ናይ ዜማ ኣገልግሎት ዘረጋግጽን ዘዕምቕን መሰረታዊ ትምህርቲ ኣብዚ ጉባኤ እዚ ንረክብ። እዚ ድማ ቅዱስ ፒዮስ 10 ኣብታ ዝኣወጅዋ ኣዋጅ ሕጋዊ ሰነድ ሞቶ ፕሮፕሪዮ ነዚ ክገልጹ ይርከቡ። ዜማ ብሓቂ ክፍሊ ናይ መስዋእተ ቅዳሴ ዝኾነ ተግባር እዩ ደኣ እምበር ስልማት ናይቲ ስርዓተ ኣምልኾ ጥራይ ኣይኮነን። ኣብ መስዋእተ ቅዳሴ ምዝያምን ምዝማርን ክበሃልን ከሎ ኣብቲ ዝኸብር ዘሎ ምስጢር ብንጥፈት ብምስታፍ ንልብኻ ምስ ኣሕዋትካን ሓትካን ምስ ኣምላኽን ብምስምማዕ ምጽላይ ማለት እዩ። ብፍላይ ከኣ ከምቲ ቅዱስ ኣጐስጢኖስ ዝብሎ ሙዚቃዊ ስምዒታዊ ስፍሓት ጸሎት ዝገልጾ እዩ። ካንታረ ኣማንቲስ ኤስት ማለት ናይቶም ኣፍቀርቲ ዝማርየ ማለት እዩ ዘስምዕ። እዚ ኣዝዩ ኣገዳሲ እዩ። ከመይሲ ልብና ንግብሪ ኣምላኽ ብጸጋ ንክኽፈትን ብኣኡ ንኽቕረጽን ይሕግዘና እዩ። ዜማ ብተወሳኺ ሕብረት ዘተባብዕ እውን እዩ። ኣብ መንጎ ደቂ ሰባት ዘሎ ፍልልያት ንምስዓር ከምኡውን ብስሙር ድምፂ ኣቢሉ ንዅላቶም ነቶም ንኣምላኽ ንምውዳስ ሓድነት ልቢ ንኽህልዎም ኣበርክቶ ይገብር እዩ። በዚ ኸምዚ ናይ ቤተ ክርስቲያን ግልጸት ይኸውን። ጭቡጥ መግለጺ ናይቲ ኣብ ተፈጥሮ ዘሎ ሕብረት እዩ። ገለገለ ማዕቀናት ድማ ካብቲ ቅዱስ ዜማ ከም ዘይንጸል ክፍሊ ናይ መስዋዕቲ ቅዳሴ ከም ምዃኑ መጠን ዘለዎ ዓሚቕ ስነ መለኮታዊ ኣገዳስነት እዩ ዝምንጩ። እቲ ቐዳማይ ካብ ፋሽን ወይ ፍሉይ ስምዒታት ምቅንባር ሓሊፉ ኣብ ኩሉ ደረጃታት ነቲ ንመስዋዕቲ ቅዳሴ ዝሰማማዕ ኩነት ምላሽ ክህብ ኣለዎ። ስርዓቱ ብፍላይ ብስርዓተ ኣዘያይማኡ ኣብ ሓደ እዋን ክቡርን ቀሊልን ልዑል ስርዓተ ሙዚቃዊ ብቕዓት ዘለዎን ብቐሊሉ ክፍጸም ዝኽእልን ክኸውን ኣለዎ። ብፍላይ ከኣ ብምሉእ እቲ ጉባኤ ከዚሞ ኣብ ዝደልየሉ እዋናት። ብተመሳሳሊ ካልኣይ ጉባኤ ቫቲካን ከም ዘመልክቶ ጥቕስታት ማለት ብቐንዱ ብቅዱሳት መጻሕፍትን ብናይ ሊቱርግያ መጻሕፍትን ብመንፈሳዊ ትውፊት ቤተ ክርስቲያንን ተመሪሑ ብቑዕን ዓሚቑን ብቐሊሉ ክትርድኦ ዝከኣል ክኸውን ይምከር። እቲ ኣብ ጥንታዊ ስርዓት ሌክስ ኦራንዲ ሌክስ ክረደንዲ ማለት ሕጊ ጸሎት ሕጊ እምነት እውን እዩ ኣብ ዝብል ተገሊጹ ኸም ዘሎ ቀላስን ህያውን ምእንቲ ክኸውን ምእንቲ ክምዕብልን ነዚ ኣቓልቦ ክንገብረሉ ኣሎና። እዚ ቅዱስ ጉባኤ እተሰሜየ ሰነድ ብዛዕባ ፍረ ነገር ንጡፍ ተሳትፎ ምእመናን ብዙሕ ኣተኩሮ ይገብር። ነዚ ድማ ክርድኦ ይግባእ። ብዛዕባ እቲ ዝኸብር ዘሎ ምስጢርን ምስ መዓልታዊ ህይወት ዘለዎ ርክብን ብዝያዳ ኣብ ምርዳእ እተመርኰሰ ድማ ክኸውን ኣለዎ። ንህይወት ኵሎም ምእመናን ምልክት ክገብር ዘለዎ ቀጻሊ ናይ ምቕያር መንፈስ ድማ የድሊ። እዚ ኣብቲ ፍሉይ ግደ ናይ ቅዱስ ዜማ ክርከብ ዝከኣል ብጭቡጥ መንገዲ ዝምልከት እቲ ጉባኤያዊ ቅዋም ንጹር መልሲ ዝህበሉ እዩ። ህዝቢ ብናእዳ ንተሰጥዎ ቅዳሴን ዝማሬታትን ዜማታትን ኣብ ምምላስ ክሳተፉ ምትብባዕ የድሊ። ከምኡውን ኣኽብሮታዊ ስቕታ ከተባብዕ ኣለዎ። ንነፍስ ወከፍ ሰብ ንኣገልገልቲ ወይ ንኣባላት ምእመናን ከም ስርዓት ናይቲ ዝካየድ ዘሎ ጸሎት መሰረታዊ ስርዓታት ቅዳሴን ምስ ኣገልግሎቶም ዝተሓሓዝ ኩሉ ክፋላት ኣብ መንጎ ተፈላለዩ ኣገልግሎታት ኣብ ተፈላለየ ተሰጥዎን ዝወሃበሉን እዋናት ስቕታን ኣብ ዘሎ ስኒት ሚዛኑ ክሕሉ ይምሕፀኑ። ኣስዒቡ ድማ እቲ ጉባኤ ነቲ ናይ ጎርጎረሳውያን ዜማ ብዓብዪ ኣኽብሮት ይርእዮ። ካልእ ዓይነት ቅዱስ ዜማ ድማ ካብ ስርዓተ ኣምልኾ ኣይወግዶን። ንመሳርሒታት ሙዚቃ ከም ኦርጋን ሻምብቆ እውን ፍሉይ ቈላሕታ ይወሃቦ። ካልእ መሳርሒታት ሙዚቃ ምጥቃም ግን እቲ መሳርሒታት ንቅዱስ ስርዓተ ኣምልኾ ብቑዕ ወይ ዘይብቑዕ ክኸውን ዝኽእል ምስ ክብሪ ኣገልግሎት ቤተ ክርስቲያን ዝሰማማዕ ከምኡውን ንህንጸት ምእመናን ብሓቂ ኣበርክቶ ዝገብር እንተኾይኑ ብዝብል ተፈቒዱሉ ኣሎ። ሓደ ካብቲ ኣብቲ ጉባኤ ተገብረ ተሓድሶ ዘቕረቦ ፍረ ነገር ብዛዕባ ባህላዊ ምንቅስቓሳት ወይ ሳዕስዒት እንተላይ ኣብ ዓውዲ ቅዱስ ዜማ ዝተኻተተ ምዃኑ የመልክት። ብፍላይ ብዛዕባ ናይ ተፈላለየ ባህልታት ዜማ ብዝምልከት እቲ ጉባኤ ክፍሊ ሃይማኖታውን ማሕበራውን ህይወት ደቂ ሰባት ስለ ዝኾነ ኣርዚንካ ዝረአ ከም ምዃኑ ኣብ ግምት ብምእታው ኣድላይ ምዃኑ የጉልሕ። ስለዚ በቲ ሓደ ሸነኽ ብዛዕባ ሃይማኖት ዘለዎ ኣረኣእያ ኣብ ኩሉ ሰብ ከስፋሕፋሕ ኣለዎ ይብል። በቲ ኻልእ ሸነኽ ከኣ ብእተኻእለ መጠን ባህላዊ ዜማ እዞም ህዝብታት እዚኣቶም ኣብ ኣብያተ ትምህርትን ኣብ ቅዱስ ኣገልግሎታትን ምእንቲ ኸስፋሕፍሕ ኩሉ ጻዕሪ ክግበር ኣለዎ ክብል ድማ የመላኽት። ኣብቲ ዓውዲ መስዋዕተ ቅዳሴ ፍሉይ ግደ ናይ ዜማ ቤት ትምህርቲ ተዋሂብዎ ኣሎ። እቲ ጉባኤ ነዚ ናይ ጉስነት መሳርሒ እዚ ንምድንፋዕ ነቲ ናቱ ዝኾነ ክፋላት ብመሰረተ ተፈላለየ ዓይነታት ሙዚቃ ብግቡእ ከም ዝፍጸም ምርግጋጽን ምእመናን ኣብቲ ዝማሬ ብንጥፈት ንኽሳተፉ ምትብባዕን ይመክር። በዚ ምኽንያት እዚ እቲ ኣቀናባሪ ቅዱስ ዜማታት ንውርሻ ዜማ ቤተ ክርስቲያን ክፈልጦን ክዕቅቦን ተጸዊዑ ኣሎ። እዚ ድማ ኣብ ኣገልግሎት መስዋዕተ ቅዳሴ ሓደስቲ ድርሰታት ከነቓቕሕ የኽእሎ እዩ። ዘመናዊ ስምዒታትን ዝተፈላለየ ባህላዊ ልምድታትን ብምኽባር ኣምልኾ ካብ ጽዩፍ ኣጸሓሕፋ ካብ ጽዩፍ ኣገላልጻ ካብቲ ነቲ ዝኸብር ዘሎ ዓብዪ ምስጢር ድሕነት ዘይበቅዕ መንፈስ ሙዚቃዊ ጽሑፋት ንምቝጣብ ንመስዋተ ቕዳሴ ዜማታት ክቡርን ብሉፅን ውሑስን ንምግባር በዚ ዅሉ ምኽንያታት እምበኣር ኣበው ካልኣይ ጉባኤ ቫቲካን ከም ዝገለጽዎ ቅዱስ ዜማ ንምድራስ ኣብ ሃይማኖታዊ ኣብያተ ትምህርቲ ኣብ ሓደስቲ ኣብያተ ትምህርቲ ናይ ክልቲኡ ጾታታት ኣባላት ሰቡፉ ህይወት ከምኡውን ኣብ ካልኦት ኣብያተ ትምህርትን ካቶሊካውያን ኣብያተ ትምህርትን ስነ መዕበያ ቅዱስ ዜማን ከምኡውን ኣብ ግብሪ ንምውዓሉን ሓሳብ ኣቕሪቦም ኣለዉ። ከምኡውን ሙዚቀይናታት ዘሰልጥንን ጥዑይ ናይ ዜማታት መስዋእተ ቅዳሴ ስልጠና ከም ዝረኽቡ ምግባር የድሊ። ክቡራት ኣሕዋትን ኣሓትን ኣበው ቤተ ክርስቲያን ንናይ መስዋእተ ቅዳሴ ዜማታት ከም ምልክት ናይ ቤተ ክርስቲያን ሕብረት ገይሮም ኣኽቢሮም እዮም ዝርእይዎ ዝነበሩ። ስለዚ በዘን ባህ ዝብላ ቃላት ቅዱስ ኢግናጢዮስ በዓል ኣንጾኪያ ኣስተንትኖና ክንድምድም ንሱ ምእንቲ ክሰምዓኩምን ካብቲ እትገብርዎ ሰናይ ግብርታት እውን ምእንቲ ክቕበለልኩምን ብኢየሱስ ክርስቶስ ነቦ ብሓደ ድምፂ ምእንቲ ክትዝምሩሲ ነፍሲ ወከፍኩም መዘምራን ኩኑ ኣካላት ወዱ ምዃንኩም ድማ ፍለጡ ይብል።
1: ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ። ኣብ ትሕቲ ጽዑቕ ስጉምትታት ጥዕና ሕዱር ዘይምርግጋእን ተስፋ ዘለዎ ፍርክታበትን ኣብ ሰሜናዊ ምብራቕ ዴሞክራስያዊት ሪፐብሊክ ኮንጎ ዝርከባ ካቶሊካውያን ኣብያተ ትምህርቲ ንሓድሽ ናይ ትምህርቲ ዓመት ኣብ ዝዳለዋሉ እዋን መንእሰያት ናይ ሓደ ዓመት ትምህርቲ ከይኸስሩ ይስራሕ ምህላው ዜና ቫቲካን የመላኽት። ብመሰረት ጸብጻብ ውድብ ጥዕና ዓለም ኣብዚ እዋን እዚ ዝርአ ዘሎ ለበዳ ኢቦላ ካብ ዝኾነ ቅድሚ ሕጂ ዝተረእየ ለበዳ ብዝያዳ ብቕልጡፍ ይላባዓ ከም ዘሎን ግዜያዊ ቁፅሪ 4449 ሰባት በቲ ቫይረስ ከም ዝተለኽፉን 261 ሰባት ድማ ከም ዝሞቱን ከመላኽት ኣብዚ ኩነታት ጥዕና ሚኒስትሪ ሃገራዊ ትምህርቲ ኮንጎ ንዓመተ ትምህርቲ 2026-2027 ዓመተ ምሕረት ዝኸውን መራሓ ዕለት ብወግዒ ኣፍሊጡ ኣብ መላእ ሃገር ትምህርቲ ካብ ሰሩስ ዕለት ሓደ መስከረም ክጅምር ምድላት ከም እተገብረን ኣብ ኣውራጃ ኢቱሪ ኣብ ዝርከብ ሰበኻ ቡንያ እታ ሃገር መበል 17 ለበዳ ኢቦላ ኣብ እትገጥመሉ ዘሎ እዋን ብፍላይ ኣብ ከምዚ ዝኣመሰለ ከቢድ ኩነታት ምድላወት ይካየድ ኣሎ። ኣብ ቡንያ ዝርከባ ካቶሊካውያን ኣብያተ ትምህርቲ ኣተሓባባሪ ሰበኻ ቡንያ ኣባ ዊሊ ሮጋቲን ዛሪንጋ ምዜና ቫቲካን ኣብ ዝገበርዎ ቃለ ማሕትት ተምሃሮ ብሰላም ናብ ቤት ትምህርቲ ንኽምለሱ ዝወሰዱ ዘለዉ ስጉምትታት ብሰፊሕ የብርሁ። እተን ከም ኩለን ካልኦት ንመሓድረን ዘሎና ካቶሊካውያን ኣብያተ ትምህርቲ ሰበኻ ቡንያ ብሓቂ ዕለት ሓደ መስከረም 2026 ዓመተ ምሕረት ኩለን ኣብያተ ትምህርቲ ማዕፀወን ክኸፍታ ይዳለዋ ኣለዋ። ምድላዋት ንመከላኸሊ ስጉምትታት ምሕያል ኣብ መንጎ ኩሎም ኣብ ቤት ትምህርቲ ዝነጥፉ ንቕሓት ምዕባይን ብመጠኑ ጽኑዕ ክትትል መረግጋፅን ዘጠቓልል ምድላዋት ምዃኑ ገሊፆም ብግብራዊ ኣዘራርባ እዚ ኣብ ኩለን ኣብያተ ትምህርቲ ቁፅሪ ማሕፀቢ ኢድንቕጣታት ዳግማይ ምትብባዕን ምውሳኽን ከምኡውን ነፍሲ ወከፍ ቤት ትምህርቲ ብዘይ ምትንኻፍ ረስኒ ኣካል መዐቀን ዘጠቓልል ክኸውን እዩ። ኣብ መወዳእታ ናይቲ ዝሓለፈ ዓመት ትምህርቲ ኣብ ነፍሲ ወከፍ ቤት ትምህርቲ ዝተመስረተ ኣተኩሮ ዝግበረሎም ነጥብታት መዓልታዊ ፀብጻብ ምስ ጥዕና ዝተኣሳሰር ሓበሬታ ናይ መረግጋፅ ሓላፍነት ክውሰድ እዩ። ግን እቲ ስርዓት ርኡይ ድርትነት ከም ዘለዎ እውን ኣሚኖም ነዞም መሕፀቢ ኢድ ብፍላይ ድማ ብዘይ ምርኻብ ብርሑቕ ኣመዐቀኒ ረስኒ ክህሉ ንምግባር ዘድሊ ገንዘብ ኣዝዩ እኹል ኣይኮነን እንክብሉ ገሊፆም ገለ ኣብያተ ትምህርቲ ድሮ መሳርሕታት እኳ እንተሃለወን ብፍላይ ካብ ሰብኣዊ መሻርክቲ ብዝግበሮ ፋያታት ዝረኸቦ መሳርሕታት እኳ እንተሃለወን እቲ ዘሎ ቀረበ ካብቲ ጭቡጥ ድሌታት ኣብያተ ትምህርቲ ብፍላይ ኣብ ገጠራት ኣዝዩ ውሕድ እዩ ኢሎም። ኪኖ እቲ ናይ ጥዕና መለክዕታት ባዕሉ እምነት ወለዲ ምዕዋት ካልእ ዓብ ብድሆ እዩ። ድሮን ወለዲ ደቆም ካብ ለበዳ ኢቦላ ንምክልኻል ኣብ ኣብያተ ትምህርቲ ንወስዶ ዘሎና ስጉምትታት ምፁር ሓበሬታ ኣብ ምሃብ ንሰርሐ ኣሎና። እዚ ንቕሓት ንምዕባይ ዝግበር ፃዕርታት ብፍላይ ኣብቲ ብዝተፈላለዩ ሽማግለታት ወለዲ ኣብያተ ትምህርቲ ሰራሕቲ ነቲ መልእኽትታት ዘመሓላለፍ ማሕበር ወለዲ ተማሃሮ ካቶሊካዊት ቤት ትምህርቲ ዝተመርኮዘ እዩ እተን ኣብያተ ትምህርቲ ዝርከባለን ሰበኻታት መደበር ሬድዮ ሃገረ ስብከትን ካልኦት ናይቲ ከባቢ መዓከናት ዜና እውን ንኣባይቲ ስድሪ ሓበሬታ ኣብ ምቕራብ ይሕግዛ ኣለዋ እቲ ቅልውላዊ ጥዕና ኣብ ልዕሊ ካብ ርሑቕ ዝመፅን ገና ዘንፈሐቕ ዘሎ ፀገም እዩ ዝውስኽ ብዘጋጠመና ተኸታታሊ ማዕበል ዓመት ዝፈጥሮ ዘይውሕስነት ድሮ ንኣስታት 8 ዓመታት ኣብያተ ትምህርቲ ክዝረግ ፀኒሑ እዩ ኣብ ከባቢ 218 ዓመተ ምሕረት ዝጀመረ ምዃኑ ኣዘኻኺሮም ዓመታዊ ቤት ፅሕፈት ሰበኻ ኣተሓባባሪ ካቶሊካውያን ኣብያተ ትምህርቲ በቲ ዓመት ዝተመዛበሉ ህፃናት ንምውህሃድ ይሰርሕ ከም ዘሎን እዚ ዕማም እዚ ኣዝዩ ከቢድኡን እዩ ይብዛሕ ይውሓድ ካብዞም ህፃናት ኣብ ስርዓት ኣብያተ ትምህርትና ከነወሃህዶም ኣብ እንኽእለሉ እዋን ሓደስቲ ዘጓሃህሩ ዓመፃት ተምሃሮ ዳግማይ ካብ ኣብያተ ትምህርቲ ክርሕቁ ይገብሮም ሕዱር ዘይውሕስነትን ለበዳ ኢቦላን ድምር ብድሆታት እኳ እንተሃለዎም እተን ኣብያተ ትምህርቲ ንዝተመዛበሉ ተምሃሮ ኣብ ምቕባል ክቕፅላ ዘለዎን ቆራፅነት ደጊሞም ኣረጋጊፆም ንዞም ተምሃሮ ኣብዚ እዋን እዚ ዝድለይ ስጉምትታት ጥዕና እናተኸታተልና ኣብተን ናይ ምቕባል ዓቕሚ ዘለዎን ኣብያተ ትምህርቲ ምምዝጋብ ክንቅፅል መደብ ኣሎና ምክልኻል ብዝምልከት ስልጠና መምሃራንን ካልኦት ኣባላት ትምህርትን ካብ ባዶ ዝጅምር ኣይኮነን ቢሎም እቲ ስልጠና ኣብ ወርሒ ግንቦትን ሰነን ናይቲ ዝሓለፈ ዓመት ቀዳሞት ምልክታት ናይ ዝለበዳ ድሮ ይግለፅ ኣብ ዝነበረሉ እዋን ዝጀመረ ኮይኑ ኣብ እዋን ዕረፍቲ ትምህርቲ ከይተረፈ ቀፂሉ ኣሎ ስልጠና ንኣጠቃቅማ ግብራዊ መሳርሕታት ከምዘ

ለዎ ህጹጽ ኩነታት ጥዕና ህዝቢ ከም ዝኣወጀን ድሕሪ እቲ ኣዋጅ ልዕሊ ክልተ ወርሒ ዓብዪ ንጥፈታት ንርኢ ኣሎና ብክልቲኦም ሰበስልጣን ኮንጎን ኣህጉራውያን ሰብኣዊ መሻርክትን ዝገብሮ ዘሎ ሰፊሕ ፃዕርታት ጠቒሶም እንተኾነ እቲ ሕማቕ ኣጋጣሚ ኮይኑ ክሳብ ሕጂ ዝጎደለ ነገር እንተሃልዩ ኣብ ኣባይቲ ዝጭበጥ ውፅኢት ንምምዝጋብ ኣድማዒ ምውኻሃድ ወይ ድማ ማእከላይነት ክብል ይኽእል ናይዞ ዝተፈላለዩ ተበግሶታት እዩ ሚኒስትሪ ጥዕና ኮንጎ ንባዕላ መራሒት መንግስቲ ሓዊሱ ካልኦት ኣባላት መንግስቲ እንተወሓደ ሰለስተ ግዜ ናብ ቡንያ ከም እተጓዕዙ ኣዘኻኺሮም ኣብ ነፍሲ ወከፍ ኣጋጣሚ ነትለበዳ ንምምላስ ሚልዮናት ዶላራት ከም ዝተዋደደ ኣብ መደረታቶም ኣፍሊጦም ነይሮም ብግብራዊ ኣዘራርባ ግን ብዙሕ ማዕባለ ዘይተገብረ ይመስል ሰባት ብብዙሕ ዘጋጥሞም ሞት ይቕፅል ኣሎ ንውድብ ጥዕና ዓለም መንግስቲ ኮንጎ ትካል ሓልዮ ህፃናት ውድብ ሕቡራት ሃገራት ሓዊሱ ዓለም ለኸ ሰብኣዊ መሻርክትን እውን ፀውዒት ኣቕሪቦም እዚ ለበዳ ንምምሕዳርን ብኣድማዕ መገዲ ከበቅዕን ፃዕደታት ከጠና ክሩ ኣለዎም እዚ እዩ ንማንእስያት ቡንያ ንዓመት ትምህርቲ 2026-2027 ዓመተ ምሕረት ከድሐን ዝኽእል ዕለት 12 ነሓሰ ዋና ኣመሓዳሪ መርሓ ግብርታት ህፁፅ መጠንቃቅታን ምላሽ ንውድብ ጥዕና ዓለም ኣብ ውሽጢ ሰለስተ ኣዋርሒ ዝርግሐ ለበዳ ኢቦላ ንመጥፋእ ፃዕርታት ይካየደ ከም ዘሎ ሓቢሮም ዜና ቫቲካን ዝሃበዎ መግለፂ ዛዚሞም እዚ ዜና ቫቲካን እዩ ጉባኤ ጳጳሳት ኢንዶኔዥያ ኣብ ዘውፅዎ ጉስነታዊ መልእኽቲ 2026 ዓመተ ምሕረት ካቶሊካዊት ቤተ ክርስትያን ኢንዶኔዥያ ኣብ ቅድሚ እታ ሃገር ዘጋጥማ ዘሎ ብዙሕ ቅልውላዋት ኩሎም ማሕበራዊ ጉጅለታት ብሓባር ንቅድሚት ክስጉሙ ከም ዘለዎም ትፅውዕ ኢሎም እቲ ጉስነታዊ መልእኽቲ ኣብ ማእከል ቀላሲ ሓይሊ ሃገር ቤተ ክርስትያን ኣብ ሓፈራዊ መገዲ ንምዕቃብ ሰላማዊ ህዝቢ ምትእስሳርን ምድርዳር ሰብኣዊ ምትሕግጋዝን ኣብ ኢንዶኔዥያ ዝብል ኣርእስቲ ዝገበረ ኮይኑ እቶም ጳጳሳት ንጉስነቶም መልእኽቶም መበል 81 ዓመት ዘቕፅር ዘሎ ናፅነት ኢንዶኔዥያን ንሕብረተሰብ ዘቐፅልዎ ክብርታትን ሓዊሱ ሓድ ሕዳዊ ምትሕብባር ምትሕግጋዝ ፍልልያት እናሃለወ ዘተን ፅንዓትን ኣባይቲ ስድራን ከባብያዊ ማሕበረሰባትን ብምምስጋን ኣበጊሶም ኣብ 2034 ዓመተ ምሕረት መበል 500 ዓመት ህላዊ ካቶሊካዊት ቤተ ክርስትያን ኣብቲ ዞባ ኣብ ግምት ብምእታው ቤተ ክርስትያን ኣብ ደሴታት ኢንዶኔዥያ ንዝነበራ ነዊሕ ታሪክ እውን የመስግኑ እቶም ብፁዓን ጳጳሳት ኣብ መልእኽቶም ነቲ ኣብቲ ሃገር ዘሎ ብዙሕ ሸነኻት ዘለዎ ቅልውላው ብመትንታን ካቶሊካዊት ቤተ ክርስትያን ኣብ ማሕበራዊ መስርሕ ብዝያዳ ክትሳተፍ ፀዊዖም እቲ መልእኽቲ ኣብ ልዕሊ እቲ ኣብ ወርሒ ሕዳር 2025 ዓመተ ምሕረት ኣብ ጃካርታ ዝተኻየደ ሓምሻይ ሃገራዊ ማሕበር ጉስነታዊ ጉባኤ ካቶሊካዊት ቤተ ክርስትያን ኢንዶኔዥያ ዝተሰረተ ኮይኑ እቲ ኣብኡ ዝተቐርፀ ራእይ ሲኖዳዊት ቤተ ክርስትያን ንሰላም እተገልግል ሕጂ ናብ ጭቡጥ ጉስነታዊ ተበግሶታት ክትርጎም ምዃኑ ድማ የመላኽቱ እቶም ጳጳሳት ብዛዕባ ብዙሕ ሸነኻ ውቅልውላው ገለ ካብቲ ድኽነትን ማሕበራዊ ዘይማዕርነትን ብልሽውና ምግሓስ ሰብኣዊ መሰላት ኣብ ፓፑዋ ዝፍፀም ዓመፅ ዕንወት ከባብን ለውጢ ከባብያዊ ኣየር ከምኡ እውን ምንቁልቋል ዲሞክራስያዊ ፅረት ጠቒሶም ደቂ ኣንስትዮ ህፃናት ስንኩላንን ደቀባት ማሕበረሰባትን እውን ብኣድልዎ ይፅለው ከም ዘለዎ ኣመላኺቶም ከም መልሲ ናይዚ ድማ ጉባኤ ጳጳሳት ኢንዶኔዥያ ኩለንትናዊ ኣቀራርባ ክህሉ ይፅውዕ ቤተ ክርስትያን ንፍትሕን ሰብኣዊ መሰላትን ክትጣበቕ ኣገባባት ማሕበራዊ ሓለዋ ከተሕይል ኣብ ስነ ኣህዛዊ ዓውዲ እውን ሓላፍነት ክትወስድ ይግባእ ማዕረ ማዕሪኡ ድማ ቁጠባዊ ርእሰ ብቕዓትን ስነ ምህዳራዊ ምልዋጥን ይፅውዕ ከምኡ እውን እቲ ጉስነቶም መልእኽቲ ኣብ ፖለቲካውን ስነ ምግባራውን ትምህርቲ ኣተኪሩ ቤተ ክርስትያን ማንእስያት መራሕቲ ከተዕቢ ኣብ ፖለቲካዊ ክትዓት ክኢላዊ መምርሒ ንምሃብን ማሕበራዊ ማዕባለታት ብነቐፌታዊ መገድን ብመገዲ ጉጅለ ክኢላታትን ክትዕዘብ ቃል ተኣቱ ቤተ ክርስትያን ንነብሳ ብግልፂ ከም ወሳኒት መሻርክቲ መንግስቲ ተሓስባ ምስ መንግስታውን ማሕበራውን ተዋሳእቲ ክትተሓባበር ትደሊ ኣብ ተመሳሳሊ እዋን ድማ
بدلات عليان ربحاتات بفلاي تق على حد سبات كتوكل تدلي إزي علت عسرت شو عتنحاسة أبجاكرتا استحات من لبوا كاتوليكات بيتا كريستيان أبكل التشان إسران شدشتن عمتا محرات نحقل سباقاتاتن قمصناتاتن تكالات بيتا كريستيان نزقبر

ብስነ ታውሱ ጉምዲ ከመምርሐ ኾይኑ ከገልግል ዘዓለመ እዩ እቶም ጳጳሳት ክርስቲያኖ ክብርታት ቃላትን ሰነዳትን ጥራይ ኮይኖም ክተርፉ ዘይኮነስ ናብጭቡጥ ኣበርክቶን ሰላምን ምትሕግጋዝን ሓበራዊ ረብሓን ክትርጉሙ ይፅውዑ እቲ ናይ ጉስነታዊ ዓዋዲ ኣብ ጃካርታ 17 ነሓሰ 2026 ዓ.ም ዝተሓትመ ብኣቦ መንበር ጉባኤ ጳጳሳት ኢንዶኔዥያ ጳጳስ ኣንቶኒዮስ ሱቢያንቶ ቢኒ ያሚን ብዋና ጸሓፊ ጳጳስ ኣድሪያኖስ ሱናርኮ ዝተኸተመ ምዃኑ ዜና ቫቲካን ጉባኤ ጳጳሳት ኢንዶኔዥያ ዘውፅኦ መግለጺ ተወኪሱ የመላኽት። ዓለም ሓቆፍ ትካል ኣድሕን ህፃናት ትማል ሰንበት ኣብ ኢንዶኔዥያ ብፍላይ ድማ ኣብ ደሴት ፍሎረስ ዘጋጠመ 7.7 ዝዓቐ ንርእደ መሬት ዝተሃስዩ ዝያዳ ተቃላዕቲ ጉጅለ ምዃኖም ብምሕባር ንህፃናት ኣቃልቦ ብምሃብ ቁፅሪ ዝሞቱ ብውሕዱ ናብ 68 ክቢ ክብል እንከሎ 213 ሰባት ከም ዝቆሰሉን ኣስታት 13,000 ሰባት ድማ ካብ ኣባይቶም ክወፁ ከም እተገዱ ዜና ቫቲካን ይሕብር። ሰንበት ዕለት 15 ነሓሰ ኣብ ኢንዶኔዥያ ብፍላይ ድማ ኣብ ደሴት ፍሎረስ ብዘጋጠመ 7.7 ሪክተር ዝዓቐ ንርእደ መሬት ብጀካ እቲ ዘስዓበ ሞትን ማህሰይትን ምምዝባልን ኣብቶም ብሰንኪ ምፍራስ መሬት ዝተሃሰዩ ካብ ደጋዊ ዓለም ዘሎ ርክባት ዝተቋረፆም ከባብታት ስርሒታት ኣድሕን ሂወት ይቕፅል ኣሎ። ዕለት 18 ነሓሰ ንግሆ ኣብ ገማገመ ባሕሪ ሱማትራ 29 ኪሎ ሜትር ዕምቀት ዘለዎ 6.1 ዝዓቐኑ ሓደሽ ርዕደ መሬት ከም ዝተመዝገበ ትካል መፅናዕቲ ስነ መሬት ኢንዶኔዥያ ሓቢሩ። ብፍላይ ድሕሪ እቲ ርዕደ መሬት ዝረአ ዘሎ ኩነታት ህፃናት ዘሰክፍ ምዃኑ ክሕበር እንከሎ ብመሰረት ፀብጻብ ትካል ኣድሕን ህፃናት ኣብ ኣውራጃ ምብራቅ ኑሳ ቴንግራ ልዕሊ 8,000 ህፃናት መንእሰያትን ብትምህርቲ ክከታተሉ ኣብ ዘይክእልሉ ደረጃ ከም ዝርከቡን ኣብ ድሕነቶምን ንዓበይ ዝኸይድ ሓደጋታት የጋጥሞም ብሰንኪ እቲ ርእደ መሬትን ድሕሪ ርእደ መሬትን ልዕሊ 900 ኣባይቲ ተሃስዮም እዮም። ካብዚ ብተወሳኺ ብውሕዱ 87 ኣባይቲ ትምህርቲ 18 ማእከላት ጥዕና ካብቶም ዝተጎድኡ መሰረት ልምዓት ኮይኖም እቲ ርእደ መሬት ንቶም ድሮም ምስ ተርእዮ ኤልኒኖ ዝተኣሳሰር ደርቅን ምስ እምባ ሌዎቶቢ ዝተኣሳሰር እሳተ ጎሞራ ሓደጋታትን ዝቃለሱ ዘሎ ማሕበረሰባት እውን ኣጋጢምዎም ኣሎ። እዚ ድማ ኣብ ጥዕና ህፃናት ትምህርትን ስነ ኣእምሮ ማሕበራዊ ፅዑቅ ማሕበራዊ ሰናይ ህወትን ዘለዎ ፅልዋ ከም ዘጋድዶ ይንገር። ትካል ኣድሕን ህፃናት ምስናይ ትከባቢ ትካል ዓንኬል ግምት ሕብረተሰብ ቲሞር ብምትሕብባር ፃዕርታት ረድኤት ንምጅማር ድሌታት ኣባይቲ ስድራ ይግምግም ኣሎ። እቲ ትካል ቀዳምነት ዕማማቱ ተበፃሕነት ትምህርቲ ምምላስን መነባበሮ ኣባይቲ ስድራ ምድጋፍን ዘጠቃልል ኮይኑ ህፃናት ካብቶም ኣዝዮም ኣብ ሓደጋ ዝርከቡ እዮም እንክብል ጨንፈር ትካል ኣድሕን ሂወት ኣብ ኢንዶኔዥያ ሓላፊ ጉዳያት ሰብኣዊ ምላሽን ጽንዓትን ፋድሊ ዑስማን ኣስሚሩ ብነዊሕ እዋን ዝወስድ ስጉምትታት ክስነ ከም ዘለዎ ገሊጹ ክሳራ ሕፅረት መግቢ ስራሕን መርዓትቲ ዕድመ ህፃናትን ካልእ ሓደጋታት ምክልኻልን ምፍታሕ ከም ዘድሊ የተሓሳስብ። ጨንፈር ናይ ኩላዊት ቤተ ክርስትያን ማሕበር ግብረ ሰናይ ካሪታስ ኢንዶኔዥያ ኣብተን ብሰንኪ ርእደ መሬት ዝተሃስያ ሰበኻታት ናይ ሰብኣዊ መርበብ ካቶሊካዊት ቤተ ክርስትያን ብምቕም ወለንቴናታትን ጉጅለታት ሃገረ ስብከትን ነቲ ህዝቢ ይሕግዙን ኣብ ስርሒታት ምውፃእ ይሳተፉን ኣለው። ሰባኻታት ብዛዕባ ድሌታት ማሕበረሰባት እቲ ከባቢ ሓበሬታ እውን ይእክባ። ትካል ረድኤት ቤተ ክርስትያን ካብቶም ኣዝዮም ህፁፅ ድሌታት ኣዝዮም ተቃልዕቲ ዝኾኑ ብፍላይ ድማ ንህፃናትን ኣረጋውያን ነፍሰ ፆራትን ስንኩላንን ኣለልዩ ኣብ ምቕራብ ይዋሳእ ከም ዘሎን እቲ ምላሽ ነቲ ሓንቲ ቤተ ክርስትያን ሓንቲ ምላሽ ዝብል መትከል ዝኽተል ኮይኑ በዚ ኣቢሉ ድማ ብመሰረተ ኣባ ፍሬዲ ራተን ታሩክ ኣመሓዳሪ ጨንፈር ካሪታስ ኢንዶኔዥያ ሰበኻታት ዓለማውያን ምእመናንን ወለንቴናታትን ማሓውራት ቤተ ክርስትያንን ንሰብኣዊ ኩነታት ብቕልጡፍን ብኣድማዕነትን ምላሽ ንምሃብ ከምኡ እውን ሓገዝ ናብቲ ዝተጎደ ማሕበረሰብ ከም ዝበፅሕ ንምርግጋፅ ብሓባር ይሰርሑ ኣለው ከም ዝበሉ ዜና ቫቲካን ኣፍሊጡ። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
يتبارك يسوس كريستوس لاوليتور يسوس كريستوس.

0: ሰማዕትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 21 ናይ ርእሰ ሊቃነ ጳጳሳት ኢሎን መንበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ኢሎን መንበል 14 ቅድሚ ፍርቂ መዓልቲ ናይ ሪፐብሊካዊት ሊባኖስ ርእሰ ብሔር ጆሴፍ ኣኡን ኣብ ሃዋርያም መንበሮም ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 21 2026 ዓመተ ምሕረት መደብ ፈነወና ቤት ምክሪ ጳጳሳት ፔሩ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኢሎን መንበር 14 ነቲ ካብ ዕለት 11 ክሳብ ዕለት 17 ሕዳር ናብታ ሃገር ኣብ ዝገብርዎ ሃዋርያዊ ዑደት ዘሰኒ ወግዓዊ ዝገበሮ ጸሎት ርእሰ ሊቃነ ጳጳሳት ኢሎን መንበር 14 ናይ ሰበኻ ስፔር ጳጳስ ካርል ሃይንስ ዋይዝን ካብ ሃዋርያት ስልጣኖም ንኽለቁ ዘቕረቦ ሕቶ ከም እተቐበልዎ ብሰንኪ እቲ ኣብ ሃንጋሪ ዘጋጠመ ሓደጋ ማኪና ርእሰ ሊቃነ ጳጳሳት ዘመሓላለፉ ናይ ሓዘን መግለፂ መልእኽቲ እቲ ኣብ ሃገረ ቫቲካን ኣብ ስፍራ ኣተኽልቲ ዝርከብ ግራት ጳጳስ ሙሉእ ብምሉእ ባህርያዊ ተፈጥሮ ይዕቅብ ከም ዘሎ ዘመልክት ዝወፀ መግለፂ ዘይመንግስታውያን ትካላት ብዛዕባ እቲ ኣብ ሃገረ ኮሎምብያ ዘጋጥሞ ርእዶ መሬት ዘውፅኦ መግለፂ መርሓ ግብሪ መበል 47 ጉባኤ ሪሚኒ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሐኩም ምምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንሕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሞ መደብ ፈነወን ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ናይ ፔሩ ቤት ምክሪ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኢሎን መበል 14 ነቲ ካብ ዕለት 11 ክሳብ ዕለት 17 ሕዳር ናብ ከተማታት ሊማ፣ ቺክላዮ፣ ኩስኮን፣ ቡካልፖን ዝገብሩ ሃዋርያዊ ዕደት ዘሰኒ ወግዓዊ ጸሎት ብምቕራብ ምእመናን ንርእሰ ሊቃነ ጳጳሳት ንምቕባል ብመንፈሳዊ መዳይ ክዳለዉ ይላበዉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናብ ፔሩ ዝገብሩ ዓለምለኻዊ ዕደት ዘሰኒ ጸሎት ወግዓዊ ዝገበረ ናይታ ሃገር ቤት ምክሪ ጳጳሳት ንማሕበረሰብ ካቶሊክ ንዚ ርክብን ምድላው ዝዓለመ ተበግሶን ህላወ ርእሰ ሊቃነ ጳጳሳት ኣብ ምሕዳስ እምነትን ተስፋን ምድልዳልን ሰላምን ምድንፋዕን ኣበርክቶ ክገብር ፃውዒት የቕርቡ። ንዑደት ርእሰ ሊቃነ ጳጳሳት ኢሎን መበል 14 ብዘይተዓደነ ሓጎስ ንቕበሎ ምኽንያቱ ኣብ መንጎና ምህላዎም ንህዝብና ሓቀይና ህያብን እምነትና ከነሕድስን ተስፋ ከነደልድልን ከም ቤተ ክርስቲያን ኣብ ኣገልግሎት ወንጌል ብሓባር ክንመላለስን ዕድል ክኸውን እዩ እንክብሉ ናይ ሰበኻ ሉሪን ጳጳስ ናይ ፔሩ ቤት ምክሪ ጳጳሳት ኣቦ መንበር ጳጳስ ካርሎስ ጋርሲያ ካማደር ኣብ ዛዕባ መግለፂ ይሕብሩ። እቲ ጸሎት ሓደ ካብቲ ቀንዲ መልእኽቲ ርእሰ ሊቃነ ጳጳሳት ኢሎን መበል 14 ዘቃልሕ እዩ። እዚ ድማ ኣብ ውሽጢ ህዝቢ እግዚኣብሄር ናይ ሓድነት መገድታት ንምኽፋት ግርጭታት ክውገድን ዓመፅ ደው ክብልን ፅልኢ ክብድህን ዝኽእል ዕጥቂ ዝፈትሐን ዕጥቂ ዘፍትሕን ሰላም ንምኽናት ዝብል ጻውዒት እዩ። መንበር ቤት ምክሪ ኤጲስቆጶሳዊ ፔሩ እውን ካብቲ ቅዱስነቶም ኣብ ፔሩ ንብዙሓት ዓመታት ዘገልገልሉ ናይ ክስነት ኣገልግሎትን ቅድሚ ሕጂ ከም ምኽትል ኣቦ መንበር ቤት ምክሪ ጳጳሳት ፔሩ ዝነበሮም ተራን ዝምንጩ ፍሉይ ምትእስሳር ምስተ ሃገር ኣስሚሮም በዚ መንፅር እቲ ዝመፅእ ምብፃሕ ቅዱስነቶም ንቤተ ክርስቲያንን ሕብረተሰብ ፔሩን ናይ ጸጋ ግዜ ተባሂሉ ተገሊጹ ኣሎ። እቲ ጸሎት ነቲ ናይ ቅዱስነቶም ሃዋርያዊ ምብፃሕ ንቅድስቲ ማርያም ኣደ ቤተ ክርስቲያንን ቅዱስ ቴርቢዮስ ዘመግሮቬኾን ንቅዱሳን ፔሩን ዘማዕቆብ ኮይኑ ብተወሳኺ ምስ ርእሰ ሊቃነ ጳጳሳት ዝካየድ ርክብ ኣብ መላእ ሃገር ተስፋ ምሕዳስን ምሕያል ሰላምን ተኸኣል ዝገብር ክኸውን ዝምህለል ምዃኑ ክሕበር እንከሎ ዑደት ርእሰ ሊቃነ ጳጳሳት ሎመበል 14 ካብ ዕለት 11 ክሳብ ዕለት 17 ሕዳር ዝካየድ ኮይኑ ኣብ ሊማ፣ ካሎኦ፣ ፑካልፖ፣ ኩስኮን፣ ቺክላዮን ዝካየድ ንጥፈታት ዘጠቓልል እዩ። ነዚ ፍጻሜ እዚ ብምፅባይ ኤጲስቆጶሳዊ ቤት ምክሪ ፔሩ ንህዝበ እግዚኣብሄር ዘመሓላለፎ መልእኽቲ ሰላምን ዘተን ዕርቅን ብሓጎስ ንምቕባል ዝዓለመ ፔሩቪያናውያን ልቦም ከፊቶም ኣብ ሕውነታዊ ሕብረትን ምትሕግጋዝን ክነብሩ ዓዲሙ ኣሎ። ኣብ መወዳእታ ነቶም ኣብ ምዝርጋሕ ወግዓዊ ጸሎት ኣበርክቶ ዝገብሩ ብምምስጋን ምእመናን ኣብ መንፈሳዊ ምድላው ምብፃሕ ርእሰ ሊቃነ ጳጳሳት ኢሎን መበል 14 ብንጥፈት ክሳተፉ ይላበዉ። ሩሳሊቃነ ጳጳሳት ሊዮን መበል 14 ናይ ስፔር ጳጳስ ካርል ሃይንስ ዋይዝማን ካብ ሃርያው ስልጣኖም ክለቁ ዝዓረቦ ሕቶ እወታዊ መልሲ ከም ዝሃብሉ ቫቲካን ንዚ ከም ልሙድ ብዘይ ተወሳኺ ዝርዝር ሓበሬታ ዕለት 19 ነሓሰ ሓቢሩ ሃገረ ስብከት ስፔር እቲ ናይ ጳጳስ ካርል ሃይንስ ዋይዝማን ካብ ሃርያው ስልጣኖም መልቃቅ ብምክንያት ጥዕና ምዃኑ ይሕብር። ጳጳሳት ኣብ 75 ዓመት ዕድሚኦም ካብ ናይ ሰበኻ ሃርያው ስልጣኖም ለቂቖም ናብ ልህቅነት ክሰጋገሩ ሕገ ቀኖና ይእዝዝ። ጳጳስ ዋይዝማን ግን ወዲ 66 ዓመት ዕድመ እውን ምዃኖም ናይ ሰበኻ ስፔር መግለፂ ይሕብር። ጳጳስ ካርል ሃይንስ ዋይዝማን ካብ 2008 ዓመተ ምሕረት ጀሚሮም ንሰበኻ ስፔር ይመርሑ ከም ዝነበሩን ውልቃዊ ምክትሎም ሓላፊ ቤት ፅሕፈት ሃርያው መስተናብር ጳጳስ ማርከስ ማጊን ከም ዝኾኑን ምስ ተቐባልነት ሕቶ ምልቃቅ ካብ ሃርያው ስልጣን ጳጳስ ዋይዝማን እቲ ሕዙእ ዝብል መንበር ጵጵስና ተጀሚሩ ኣሎ። ከምኡ እውን ሃርያው መስተናብር ሓላፊ ቤት ፅሕፈት ጳጳስ ማጊን ብኡ ንብኡ የበቅዕ፣ ብተመሳሳሊ ቤት ምክሪ ካህናት ሰበኻ ህላዊኡ የበቅዕ። ብመሰረት እቲ ሰበኻ ኣባላት ጉባኤ ካቴድራል ኣብ ቀረባ እዋን ተራኺቦም ሓደ ኣመሓዳር ሰበኻ ክመርፁ ምዃኖምን እዚ ድማ ክሳብ ብሓድሽ ጳጳስ ዝምዘዝ ውሱን ስልጣን ዘለዎ ጉዳይ ሰበኻ ከመሓድር እዩ። ብዛዕባ ስልጣኖም ምልቃቅ ብዝምልከት መርበብ ሓበሬታ ሰበኻ ከም ዘመልክቶ ጳጳስ ዋይዝማን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዘመሓላለፎ ካብ ሃርያዊ ሓላፍነቶም ናይ ምልቃቅ ሕቶ ኣብ ዘቕረብሉ መልእኽቶም ድሕሪ ደጊም ክሳብ እቲ ትፅቢት ዝግበረሉ ዘሎ መዋቅራዊ ፅገናታት ሙሉእ ብሙሉእ ዝትግበር ብሙሉእ መገዲ ክኸይድ ንምግባር ብቑዕ ሓይሊ ከም ዘይብሎም ተገንዚቦም ሓደ ሰብ ድሕሪ ደጊም ንሓደ ዕማመ ብዘድሊ ደረጃ ክፍፅሞ ከም ዘይክእል ምስ ፈለጠ ነቲ ንውሱን ግዜ ዝተዋሃበ ቤት ፅሕፈት ንኻልእ ሕጂ ዝያዳ ዝምጥን ሰብ ምግዳፍ ከም ሓላፍነት እውን ርእዮ የቢሎም ብተወሳኺ ኣብ ዝመፅእ ዓመት ንመበል 1000 ዓመት ምንባር እምነ መሰረተ ካቴድራልና ናይ 3 ዓመት ናይ ምድላው ግዜ ክንጅምር ኢና። ድሕሪኡ ድማ ኣብ ሙሉእ 2030 ዓመተ ምሕረት ክኽበር እዩ። ውሳኔኡ ንብዙሓት ሰባት ከም ዝፀሉ ስለ ዝፈልጥ ክርድእዎም ድማ ይሓቱ። ካቴድራል ስፔር ምስቲ ብሉፅ ኤውሮጳውን ብሓቂ ድማ ዓለማውን ትርጉም ኣብዚ እዋን ዝተዛማደ ሓይሊ ነኒሕን ዘለዎ ጳጳስ ክህሉ ይግባእ እንክብሉ ኣብ ዘመሓላለፎ መልእኽቲ ምስጋናኦም የቕርቡ። ኣብ መርበብ ሓበሬታ ናይቲ ሰበኻ ጳጳስ ዋይዝማን እዚ ውሳነ እዚ ክገብር ክበድ ይስማዕኒ፣ ምክንያቱ ኣብታ ብመልክዕ ትርኢቲ ጥራይ ዘይኮነስ ብሓጎስን ፍስሓን ጳጳስ ናይቲ ሰበኻ ዝኾኑሉ እቲ ህዝቢ ብክፉትነትን እምነቱን ከምኡውን ብምሕዝነቱን ሓቀና ገዛ ኮይኑሎም ኣዝዩ ምሽኡ ኮይኑ ዝተሰማዐኒ ቦታ እዩ። ምስኦም ምስ ሃገረ ስብከትን ኣብዚ መገዲ እዚ ንዝተጓዕዙ ኩሎም የመስግኑ። ዕለት ሓደ ነሓሰ መበል 66 ዓመት ዕድሚኦም ዘኽብሩ ጳጳስ ዋይዝማን ካብ መጋቢት 2008 ዓመተ ምሕረት ጀሚሮም ንሰበኻ ስፔር ከም ዝመርሑን ዕለት 19 ተሓሳስ 2027 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ንተረዳኣ ጳጳስ ዋይዝማን ተካኢ ናይቲ ካብ 1983 ክሳዕ 2007 ዓመተ ምሕረት ንሰበኻ ስፔር ዝመርሑ ጳጳስ ኤንቶን ሸለምባኽ እንክብሉ ሸምዮም ዕለት 2 መጋቢት 2008 ዓመተ ምሕረት ኣብ ካቴድራል ብዛዕርገ ምስት ቅዳሴ ሃዋርያም መንበሮም ብወቂዒ ከም እተረከቡን ኣብ ናይ ጀርመን ብፁዓን ጳጳሳት ጉባኤ ካብ 2011 ክሳዕ 2016 ዓመተ ምሕረት ናይ ሽማግለ ጉዳያት መንእሰያት ኣቦ መንበር ካብ 2016 ክሳዕ 2021 ዓመተ ምሕረት ኣብቲ ጉባኤ ጳጳሳት ጉዳያት ዓንቀፀ እምነት ናይ ዝከታተል ሽማግለ ኣቦ መንበር ካብ 2021 ዓመተ ምሕረት ጀሚሮም ድማ ኣብቲ ጉባኤ ጳጳሳት ሽማግለ ጉዳያት ሊቱርጊያ ምክትል ኣቦ መንበርን ናይ ዝተፈላለየ ኣብያተ ክርስትያን ኢቁሜናዊ ሽማግለ ኣባል ኮይኖም ከም ዘገልገሉን ካብ 2013 ክሳዕ 2019 ዓመተ ምሕረት ቤት ምክሪ ጉባኤ ኣብያተ ክርስትያን ከም ዝመርሑ ናይቲ ሰበኻ መርበብ ሓበሬታ የመላኽት። ሰበኻ ስፔር ሲኖዳውነትን ኤቁመናውነትን ከምኡ እውን ምስ ሰባት ቅርበት ከም ፍሉይ ኣቃልቦ ጳጳስ ዋይዝማን ይጥቀስ። ጉዳይ ፆታዊ ዓመፅ ንጳጳስ ዋይዝማን ኣብ ስልጣን ኣብ ዝነበረሉ እዋን እውን ብዙሕ ከም ዘሸቀቀሎምን መፅናዕቲ እቲ ኣብ ጀርመን ብገለገለ ካቶሊካውያን ካሕናት ዝፍፅም ፆታዊ ዓመፅ ኣብ ልዕሊ ትሕቲ ዕድመን ተነቀፍትን ዝምርምር ናይ 2018 ዓመተ ምሕረት ፍሉይ ናፃ መፅናዕታዊ ውጥን ምሕታሙ ብቐፃሊ ኣብቶም ግዳ ግዳያት ከተኩሩ ከም ዝደረኸምን ምስ ግዳያት ብዙሕ ዘተዘካየዱን ነቲ ጉዳይ ንምፍታሕ ነፃ መሓውራት ክህሉ ዘጣበቑን ኣብ ሰበኻ ስፔር ነፃ መርማሪ ሽማግለን ኣማኸረ ኣካል ግዳያትን ከም ዘቐሙን ኣብ 2025 ዓመተ ምሕረት ቀዳማይ ክፋል ናይቲ ንሰበኻ ስፔር ዝምልከት ነፃ ናይ መርመራ መፅናዕቲ ክሕተም ከም ዝገበሩን እቲ ናይ ሰበኻ ወግዓዊ መርበብ ሓበሬታ የረጋግፅ።
1: ከቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዋና ጸሓፊ ቅድስት መንበር ብፁዕ ካርዲናል ፔትሮ ፓሮሊን እተፈረመት ናይ ቴሌግራም መልእኽቲ ብምምሕልላፍ ንኹሎም እቶም በቲ ኣብ ሃገረ ሃንጋሪ ዘጋጠመ ዘሕዝን ሓደጋ መኪና እተጐዱ ሰባት ዝተሰምዖም ሓዘን ገሊጾም ዘለዎም መንፈሳዊ ቅርበት እውን ኣረጋጊፆም ነቶም ህይወቶም ዝሓለፈ ሰባት ናብ ምሕረት ኣምላኽ ብሕድሪ ብምውፋይ ናብ ጐይታ ድማ ንስድራ ቤቶም ከጸናንዕ ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ኣብ ሃገረ ሃንጋሪ ዘጋጠመ ዘሕዝን ሓደጋ መኪና ካብ ማጂጎርየ ንዝምለሱ ዝነበሩ ፖላንዳውያን ነጋድያን ዝሓዘት ኣውቶቡስ ንዘጋጠማ ዝተሰምዖም ዓብዪ ጓሂ ገሊፆም 12 ሰባት ሞይቶም ካልኦት 10 ድማ ከቢድ ጉድኣት ወሪድዎም ይርከብ ኣሎ። ርእሰ ሊቃነ ጳጳሳት በታ ብዋና ጸሓፊ ቅድስት መንበር ካርዲናል ፔትሮ ፓሮሊን ዝተፈረመት ናይ ቴሌግራም መልእኽቶም ናብ ጳጳሳት ናይቶም ነጋድያን ሰበኻታት ብፁዕ ኣቡነ ኣዳም ሻል በዓል ፐርዜሚስል ከምኡውን ብፁዕ ኣቡነ ያን ወትሮባ በዓል ረሸሶቭ ኣብ ዝለኣኽዎ ንኹሎም እቶም በዚ ዘሕዝን ፍጻሜ ተጐዱ ሰባት ዘለዎም መንፈሳዊ ቅርበት እውን ገሊፆም ቅዱስ ኣቦና መልእኽቶም ነዞም ካብ ናይ እምነት ጉዕዞኦም ተመሊሶም ምድራዊ ጉዕዞኦም ዝፈጸሙ ኣሕዋትን ኣሓትን ናብ ምሕረት ኣምላኽ ብሕድሪ ኣወፈይዎም ብተወሳኺ እውን ንስድራ ቤቶም ምጽንናዕ ክህቦም ንጐይታ ተማሕጸኑ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ማላድነት ቅድስቲ ድንግል ማርያም ዘቾስኮቫ ብምጥቃስ ንዅሉ ሰብ ናብ ኣምላኽ ብሕድሪ ብምዕቋብ ነቲ ምልክት ኣባታዊ ቅርበቶምን ክርስትያናዊ ተስፋን ዝኾነ ሓዋርያዊ ቡራኬኦም ኣካፈልዎም። እቲ ሓደጋ ካብ ዕለት 15 ክሳብ ዕለት 16 ነሓሰ ምሸት ኣብ ቡዳፔስት ብሸነኽ ምብራቕ 140 ኪሎ ሜትር ርሒቑ ኣብ ዝርከብ ዞባ ሜዞኮሬስተስ ኣብ ዝርከብ ኤም3 ዝተሰሚየ ጽርግያ እዩ ኣጋጢሙ። ጠንቂ እቲ ሓደጋ ንምፍላጥ ምርምራታት ይግበር ኣሎ። ብመሰረት እቲ ኣብ ፈለማ ተገብረ ምርምራታት እታ 59 ሰባት ዝሓዘት ኣውቶቡስ ካብቲ መንገዲ ወፂኣ ቅድሚ ምግልባጣ ናብ ሓደ ጉድጓድ ኣተወት። እዚ ድማ እቲ መራሒ መኪና ስለ ዝደቀሰ ክኸውን ይኽእል እዩ ዝብል ግምታት እውን ኣሎ። ጉባኤ ካቶሊካውያን ጳጳሳት ሃገረ ፖላንድን ሃንጋርን እውን ሓዘኖም ገሊፆም ኣለዉ። ነቶም ግዳያትን ንዝቆሰሉን ጸሎቶምን ቅርበቶምን እውን ኣረጋገጹሎም። እቲ ኣብ ማእከላይ ዘመን ብርእሰ ሊቃነ ጳጳሳት ኒኮላስ ሳልሳይ ኦርሲኒ ዝተመስረተ ኣብ ጥቓ ገዳም እኖ ቤተ ክርስቲያን ዝርከብ ስፍራ ኣታኽልቲ ቫቲካን ምሉእ ብምሉእ ባህርያዊ ተፈጥሮ ይዕቅብ። እዚ ድማ ከምቲ ብርእሰ ሊቃነ ጳጳሳት ፍራንቸስኮ እተኣመመ መስርሕ ትሕድርቲ ባህርያዊ ተፈጥሮ እዩ ዝካየድ ዘሎ። እቲ ኣብ ጥቓ ገዳም እኖ ቤተ ክርስቲያን ኣብ ዝርከብ ስፍራ ኣታኽልቲ ቫቲካን ተኣቂቡ ዘሎ ግራት ምሉእ ብምሉእ ባህርያዊ ተፈጥሮ ዝዓቀበ እናኾነ ይኸይድ ኣሎ። ብመሰረት እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ስነ ኣከባብያዊ ዕቃበ ዘውፅዎ ስቡህ ኣንተ ዘርእስቱ ዓዋዲ መልእኽቲ ከም ዘመልክቶ ምምሕዳርን ዕላማን ሕርሻ ዝለዓለ ምህርቲ ንምርካብ ዘይኮነስ ንተፈጥሮዊ ዑደትን ንዕቤት ነፍሲ ወከፍ ተኽልን ዕቃበ መሬትን ንምኽባር ከም ምዃኑ የመላኽት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዝሓለፈ ወርሒ ሕዳር ንኢጣልያውያን ተመራመርቲ ሕርሻን ክኢላታት ጫካን ኣብ ዘካፈልዎ ሓሳባት ነዚ ሓልዮት ተፈጥሮ እዚ ኣጉሊሖም ምድሪ ውህበት እምበር ጥሪት ኣይኮነትን፣ እቶም ዘማዕብልዋ ኸኣ ብኣኽብሮትን ብጥበብን ኣብ ዕዮ ፍጥረት ኣምላኽ ይሳተፉ ስለ ዝኾኑ እዮኦም ከም ንኣዴና ምድርን መጻኢ ወለዶታትን ዝገብርዎ ጭቡጥ ዓይነት ትልግሲ ገይሮም ክርእይዎ ይግባእ ክብሉ ተማሕጸንዎም። ኣብዝ ሓለፈ እዋናት ካብቲ ኣብ ካስትል ጋንደልፎ ዝርከብ ጳጳሳዊ መንበሪ ገዛ ዝተረኽበ ድኹዒ ኣብዚ ኣብ ሃገረ ቫቲካን ዝርከብ ስፍራ ኣታኽልቲ የገልግል ነበረ። ኣብዚ እዋን እዚ ብመሰረት ወቕትን ድሌትን እቶም ንኣትክልቲ ዝከናኸኑ ሰባትን እተመርፀን እተመስከረሉን ድኹዒ ጥራዮም ዝጥቀሙ ዘለዉ። ጽቡቕ ናይ ሕርሻዊ ልምድታት ከም ዘመልክቶ ብዙሒት ኣሕዋስያን ንተፈጥሮ ካብቲ ጉድኣት ከምጽእ ዝኽእል ማዕቀናት ንታሕቲ ስለ ዝጸንሕ ንናይ ኣታኽልቲ መከላኸሊ ንፍርያት እውን የነክዮ እዩ። ነፍሲ ወከፍ ናይ ደቂ ሰባት ኣብ ተፈጥሮ ዝግበር ምትእትታዋት ኣብ ናይ ግራት መዝገብ ደብተር እውን ተመዝጊቡ ከም ዘሎ ከምቲ ብግዴታዊ መንገዲ ዝግበረሎም ሕክምናዊ ክንክናትን ማዕቀናትን ክሕተት ዝከኣል ተፈጥሮ ኣው ንጥረ ነገራት ግን ብባህርያዊ መንገዲ ዝግበር ክንዲ ዝኾነ ብዙሕ ምርምራት ኣየድልዮምን እዩ። ፍርያምነት ሓመድ ብፍሉይ ሜላታት ማለት እንተላይ ምቕያር እኽሊ ከይተረፈ ክዕቀብ ይከኣል እዩ። ኣብዛ ዓመት እዚ ካብ ሳዕሪ ባሕሪ እተገብረ ድኹዕ እውን ኣብ ግራት ኮሚደረ ይፍተን ኣሎ። እቲ ዘርኢ ካብ ወፃኢ እዩ ዝመጽእ፣ ድሮ ድማ ብተፈጥሮኣዊ ሜላታት እዩ ዝተሓዝ ዘሎ። እቲ እተዓደገ እኽሊ ንብምሉእ እቲ እኽሊ ኣብ ሓደጋ ክእቱ ዝኽእል ሕማማት ኣትክልቲ ንኸይዝርግሕ ዘለዎ ሓደጋ ንምቕናስ ኣብ ውሽጢ ዕጹ ቤት ካብ ዝግበር ፈልሲ ኣታክልቲ እዩ ድማ ዝምረጽ ዘሎ። ይኹን እምበር ኣብቲ ቦታ መፍለሲ ከምኡውን ንዕጹ ቤት መፍለሲ ኣእዋም ዝኸውን መደባት ድሮ ይጽናዕ ኣሎ። እቲ ግራት ብኽኢላ ጫካ ስቴፋኖ ጃን ፓውሎ ዝምራሕ ኣገልግሎት ስፍራ ኣታክልትን ኣከባብን ከምኡውን ኣብ ትሕቲ ምሕደራ መሰረታዊ ልምዓትን ኣገልግሎታት ምሕደራ ከተማ ቫቲካን ዝኾነ ዳይሬክተር ሳልቫቶረ ፋሪኖዩ ዝምራሕ ዘሎ። ጊልበርቶ ቢያንኪ ዝስሙ ምኩር ሰራሕተኛ ኣታክልቲ ድማ ነቲ ስፍራ ኣታክልቲ ኣብ ትሕቲ 440 ሜትሮ ዝስፍሓቱ መሬት ኣብ ዘለዎ 4 ሰገነት ይከናኸን ኣሎ። ንተወሰነ እዋን ብጉጅለ መንሰያትን ሰራሕተኛታትን ድማ ይሕገዝ ኣሎ። በብቕሩብ ነዚ ጠቓሚ ተመክሮኡ ከዓ ናብኣቶም የመሓላልፈሎ። በዚ ከምዚ እዚ ብንኣሽቱ መዓልታዊ ተግባራት ዝቖመ ፍልጠት ከምቲ ዘመናት ይገብር ፍልጠት ካብ ሓደ ገዳም ናብ ካልእ ገዳም ክመሓላለፍ ከሎ ምእንቲ ኸይጠፍእ እምበር ክዕቀብ ዝብል ሓሳብ ከም ዝነበረ እውን የመልክት። እተን ዝሕግዛ ኣባላት ገዳም ዝኾና ኣሓት ደናግል እውን ነዚ ወቕታዊ ስራሓትን ከምኡውን እትግራት በብግዜኡ እንታይ ፍረ ክህብ ከም ዝኽእል ኣብ ግምት ብምእታው ሓሓሊፈን ኣየናይ እኽሊ ከም ዘድሊ ይገልጻን ይሕብራን እየን ዘለዋ። መስኖ ዝግራት እዚ ድማ ክሳዕ ሎሚ ምሉእ ብምሉእ ብሓይሊ ሰብ እዩ ዝስራሕ ዘሎ። ኣውደ ኣዋርሒ ሕርሻ ንወቅትታት ዘመን ኣጸቢቑ እዩ ዝስዕብ። እዚ ኸኣ ሓድሽ ጻዕዳ ሽጉርቲ፣ ባሲል፣ ተኽሊ ቺሊ፣ በርበረ እንተላይቲ ብጽዑቕ ዕምቆት ዝፍለጥ ዓይነት ኣታክልቲ ፔሩ ዘብቁል ሲትረስን ዱባን ክሳዕ ዝመጽእ ወርሒ ሕዳር ዝበስል ተተኺልዎ ይርከብ ኣሎ። ኣብዚ ዓመት እዚ ናይ መጀመርታ ተኽሊ ኪዊ እውን ከም ድላይ ተናሓት ደናግል ተተኺልዎ ይርከብ ኣሎ። ካብ መወዳእታ ወርሒ ነሓሰ ክሳብ መጀመርታ ወርሒ መስከረም ኣብ ዘሎ እዋን ኣብ ቆራሪ ወርሓት ኣትክልትን ሰላጣን እውን ክዝራእ ክጅምር እዩ። ወርሒ ግንቦት ኣብ ስፍራ ኣታክልቲ እታ ዝበለጸት ኣፍራይት ወርሒ እያ። ወርሓት ሓጋይ ብምኽንያት ብርቱዕ ሓሩር እቲ ኣዝዩ ኣጸጋመ ወቕቲ እዩ። ኮሚደረ፣ በርበረ፣ ቀጠልያ ባልደንጓ፣ ዙኪኒ ከምኡውን ኪያር እንተላይ ካብ ፑግልያ ዝመጹ ዝተፈላለየ ዓይነታት ወቕቲ ዘለዎም ኣብ መወዳእታ ዑደት ክበጽሑ እዮም። እቲ ኣብ ስፍራ ኣታክልቲ ቫቲካን ዝርከብ ኣእዋም ኣስታት 150 ዓመት ዝገበረ እዩ። ኣብዝ ሓለፈ ዓመታት እተፈላለዩ ኣትክልትታት ብተወሳኺ ተተኺሎም ይርከቡ። ገለ ካብዚ ኸኣ ኣብ ዕዳጋ ዝርከቡ ኣትክልቲ ኣባኡ ክትከሉ ኣይከኣልን እዩ። ብዘይ ዝኾነ ይኹን ኬሚካላዊ ሕክምና ዝበቁል ፍረ ስለ ዝኾነ ድማ ምስ ሽፋን እውን ከይተረፈ ክብላዕ ዝከኣል እዩ። እተን ደናግል ድማ ክሳብ ሕጂ ማርሜላታን ከምኡውን ብሽኮቲ ንምድላው ነቲ ቆርበት ወይ ሽፋን ናይቲ ፍረታት ይጥቀማሉ ኣለዋ። ገለ ካብዚ ኸኣ ንኣጋይሽ ይቕርባ፣ ገሊኡ ኸኣ ይሽየጥ ኣሎ። ኣብዝ ሓለፈ ዓመታት እዚ ካብዚ ንእሽቶ መሬት ዝተረኽበ ፍርያት ንከም ማእከን ምጽዋት ዘማርያም ዝኣመሰለ ናይ ግብረ ሰናይ ትካል እውን ኣበርክቶ ገይሩ ይርከብ ኣሎ። ታሪኽ እዛ ንእሽቶ ስፍራ ኣታክልቲ እዚኣ ካብ ማእከላይ ዘመናት ሒዙ ዝነበረ እዩ። ርእሰ ሊቃነ ጳጳሳት ኒኮላስ ሳልሳይ ኦርሲኒ ካብ 1277 ክሳብ 1280 ንመንበሪ ገዛ ርእሰ ሊቃነ ጳጳሳት ካብ ላተራን ናብ ቫቲካን ምስ ኣጋዓዝዎ ኣብ ውሽጢ እቲ ሓድሽ መናድቕ እተዓጽወ ስፍራ ኣታክልትን ሓቀይና ግራትን ክህነጽ ኣዘዙ። ንመንበሪ ገዛ ጳጳስ ዘድልዮም ነገራት ንምምላእ ዝሕግዝ ፍርያት ዘለዎም ግራት ከኣ እዩ ዝነበረ። ድሕሪ 8 ዘመን እዚ ተልእኾ እዚ ገና ኣይጠፍአን። ኣብ ጥቓቲ ብርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ እተመስረተ ካብ 1992 ክሳብ 1994 ኣብ ዝነበረ እዋን እተሃንፀ ገዳም እውን ዳርጋ ኣይተቐየረን። እተን ኣባላት እዚ ገዳም ዝኾና ደናግል እውን ባዕለን ኣብ ፈለማ ኣብ ትግራት ዝዓያ እየን ዝነበራ። ብዕለት 26 ናሓሰ 2009 ኣብቲ ግዜ እቲ ሓለቓቲ ገዳም ዝነበራ በነዲክታዊት ድንግል ክብርቲ እናቴ ማርያ ሶፊያ ቺቼቲ ንዕለታዊ ጋዜጣ ሃገረ ቫቲካን ሎዘርቫቶሮ ሮማኖ ከም ዝገለጻኦ ሕርሻ ብእዳው ዝግበር ጸሎት እዩ በላ። ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 እውን ኣብዚ ቦታ እዚ ምዝዋር ይፍተዎም ነበረ። ኣብ መበል 47 ጉባኤ ሪሚኒ ቅድስቲ መሬት ቀንዲ ኣተኩሮ ናይ ትርክባት ኮይና ትርከብ ኣላ። ካብ ዕለት 21 ክሳብ ዕለት 26 ነሓሰ ማሕበር ቅድስት መሬት ኣብ ከተማ ኣድሪያቲክ ዘተታትን ምርኢታትን ባህላዊ ተበግሶታትን ከካይድ እዩ። እቲ ኣተኩሮ ኣብ ክርስትያናዊ ማሕበረሰብ ማእከላይ ምብራቕን ውግእን ስቓይን እናሃለወ ክንሱ ተስፋን ሰላምን ብኸመይ ክዕቀቡ ከም ዝኽእሉ ኣብ ዝብል ዛዕባታት ክኸውን እዩ። ቅድስቲ መሬት ሓደ ካብቲ ቀንዳ ርስታት ናይቲ ኣብ ሪሚኒ ዝካየድ መበል 47 ጉባኤ ዕርክነት ህዝብታት ክትከውን እያ። እዚ ካቶሊካዊ ጉባኤ ካብ ዕለት 21 ክሳብ ዕለት 26 ነሓሰ ኣብ ትሕቲ ጭርሖ ንፀሓይን ንካልኦት ከዋኽብትን እተንቀሳቐስ ፍቕሪ ብዝብል ድማ ክካየድ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 22 ነሓሰ ድሕሪ ቀትሪ ኣብ ከተማ ኣድሪያቲክ ምስ በፅሑ ኣብቲ ኣኼባ ክሳተፉ እዮም። ማሕበር ቅድስቲ መሬት ኣብቲ ጉባኤ መደባት ከሰናዱን ከምኡውን ብዙሕ ፍጻሜታት ከቕርብን እዩ። ገለ ካብዚ ድማ መጽሔት ቴራ ሳንታ፣ ፖርታል ዜና ከምኡውን ኣብ ማእከላይ ምብራቕ ንዝርከቡ ማሕበረሰብ ክርስትያን ዝድግፉ መጻሕፍትን ውጥናትን ከቕርቡ እዮም። እቲ ጉባኤ ብዕለት 21 ነሓሰ ኣብ ቲያትሮ ጋሊ ብመዘምራን ያስሚን ብዝቐርብ ዝማሬ ክጅምር እዩ። እቲ ኣብ ኢየሩሳሌም ዝርከብ ተቋም ማግኒፊካት ዝተሰሚየ ናይ ሙዚቃ ቤት ትምህርቲ ናይ ቅድስቲ ምድሪ ዕቃቤ ናይ መንእሰያት መዘምራን መደባት ድማ ነቲ ኣጋጣሚ ከም መኽፈቲ ክኸውን እዩ። ኣብ ዝቕፅል መዓልታት እቲ መደባት ብዛዕባ ኩነታት ሊባኖስ፣ ግጭታት እስራኤልን ፍልስጤምን ከምኡውን ኩነታት ክርስትያን ምእመናን ኣብ ቅድስቲ ምድሪ ዘጠቓልል ክኸውን እዩ። ብዕለት 24 ነሓሰ ክቡር ኣባ ፍራንቸስኮ ኢየልፖ ዓቃቤ ቅድስቲ መንበርን ከምኡውን ቆሞስ ናይታ ኣብ ቃዛ ትርከብ እንኮ ካቶሊካዊት ቁምስና ዝኾኑ ክቡር ኣባ ጋብርኤሌ ሮማኔሊ ብዛዕባ ኣገዳስነት ቅድስቲ መሬት መደረታት ከቕርቡ እዮም። ኣብታ መዓልቲ እቲኣ ክቡር ኣባ ኢየልፓ ንተምሃሮ ብዛዕባ ኩነታት ክርስትያናዊ ማሕበረሰብ ንዝቐርበሎም ሕቶታት ክምልሱን ብዛዕባ ሳዕቤናት እትውግእ ምኽንያታት ተስፋን ድማ ክመያየጡ እዮም። ብዕለት 26 ነሓሰ ፓትርያርክ ላቲናዊ ስርዓት ኢየሩሳሌም ብፁእ ካርዲናል ፒየር ባቲስታ ፒዛባላ ብዛዕባ ኩነታት ኢየሩሳሌም መጻኢ ናይቲ ዞባን ንመንእሰያት መደረ ከካፍሉ እዮም። ኣብታ መዓልቲ እቲኣ ዝካየድ ዘተታት ኣብ ሊባኖስ ብዛዕባ ዳግመ ህንፀት ተስፋታት እውን ዘተኮረ ክኸውን እዩ። ሓደ ካብቶም ኣብቲ ዘተታት ዝሳተፉ ሚኒስተር ጉዳያት ወፃኢ ሃገረ ኢጣልያ ዝኾነ ኣንቶኒዮ ታጃኒ ክኸውን እዩ። ክቡር ኣባ ኢየልፓ ከም ዝገለጽዎ ኣብዚ እዋን እዚ ኣብ ቅድስቲ መሬት ዘለዉ ክርስትያን ምእመናን ብክልተ ግስታት ክግለጹ ይከኣል ይብሉ። እዚ ኸኣ ምጽናሕን ምዕቃብን እዩ። እዚ ማለት ድማ ኣብ ጽንኩር እዋን እውን ከይተረፈ ንማሕበረሰብ ዘይምሕዳግ ማለት እዩ። ምዕቃብ ክብሃል እንከሎ ኣብ ቅልጡፍ ፖለቲካዊ ወይ ማሕበራዊ ዓወታት ዘይኮነስ ኣብ ትንሣኤ ክርስቶስ ኣብ እምነት እተመርኮሰ ተስፋ ምዕቃብ ማለት እዩ ድማ ይብሉ። ስለዚ ቤተ ክርስቲያን መዓልታዊ እዩኣ ትቕጽል ኣላ። ኣብ ኣብያተ ትምህርቲ ትዓይ፣ ንስድራ ቤታትን ንቈልዑን ኣረጋውያንን ድኻታትን ትድግፍ፣ ከምኡ ውን ኣብ ጸሎት ቈራጽነት ገይራ ትቕጽል ኣላ። ብተወሳኺ እውን ኣብ እዋን ግጭት ብቐሊሉ ዕሽሽ ክብሃል ዝከኣል ንኣሽቱ ምልክታት ዝርርብን ርክባትን ንምዕቃብ ትጽዕር ኣላ። ነቲ ዘተኣማምን ተስፋን ሕውነታዊ ሓቢርካ ናይ ምንባር ተኽእሎን ኣጽኒዕና ንኽንሕዝ ከምኡ ውን ነቲ ኩሉ እናሃለወ ክንሱ ዝቕጽል ዘሎ ንኣሽቱ ዘርኢ ዝርርባት ከነማዕብል ተጸዊዕና ኢና። ሳሕቲ እንተዘይኮይኑ ኣርእስተ ዜና ክኾኑ ይኽእሉ እዮም። እንተኾነ ግን እዚ ኩሉ ንማዕጾ ሰላም ክፉት ዝገብር እዩ ክብሉ ክቡር ኣባ ኤልፓ ኣመልኪቶም። ማሕበር ቅድስቲ መሬት እዚ መደባት ጉባኤ ሪሚኒ ምስ ተፈጸመ ብዛዕባ እቲ ኣብ ቅድስቲ መሬት ዘጋጠመ ቅልውላው ንምሕባር ጥራይ ዘይኮነስ ብዛዕባ እታ ውግእን ምጥርጣርን እናሃለወ ክንሱ ብተስፋ እትቕጽልን እተገልግልን እትዕቅብን ዘላ ቤተ ክርስትያን እውን ከዘንቱ እዩ ዝደሊ ዘሎ። ደድሕርቲ ብዕለት 10 ነሓሰ ዘጋጠመ ምንቅጥቃጥ ምድሪ ኣብ ደቡብ ኣሜሪካ ተኸሲቱ ዘሎ ሰብኣዊ ህጹጽ ኩነታት ኣብቲ ዝኸፍአ ጉድኣት ዝወረዶ ገጠራት ንማሕበረሰባዊ ድሕንነት የዳኽም ኣሎ። ኣብዚ ቦታ እዚ ዘለዉ ስድራ ቤታት መሰረታዊ ዘድልዮም ነገራት ድማ ጐዲልዎም ይርከብ ኣሎ። እቲ ብዕለት 10 ነሓሰ ኣብ ኮሎምብያ ዘጋጠመ ምንቅጥቃጥ ምድሪ ኣብታ ንዓሰርተታት ዓመታት ብዝጸንሐ ውሽጣዊ ግጭትን ቁጠባዊ ጸገማትን ዝዓነወት ሃገር ከቢድ ሰብኣዊ ቅልውላው ኣስዒቡ ይርከብ ኣሎ። ብውሕዱ 53,000 ሰባት በቲ ምንቅጥቃጥ ምድሪ ብተፈላለየ መንገድታት ተጐዲኦም ይርከቡ። እንተወሓደ 4,000 ሰባት ከዓ ቈሲሎም ዳርጋ 300 ዝኾኑ ድማ ሕይወቶም ስኢኖም ኣለዉ። ናይቲ ኣብ ደቡብ ኣሜሪካ ንዓመታት ዘገልግል ዘሎ ማሕበር ህጹጽ ረድኤት ብወብኡ ተበግሶ ዝገበረ ማሕበር ሴርቢ ትካል ግብረ ሰናይ ዋና ዳይሬክተር ስቴፋኖ ፒዚያሊ ጉጅለታትና ህጹጽ ረድኤት ናብተን ኣብ ርሑቕ ዝርከባ ቁሸታት እውን ከይተረፈ ክበጽሑ ክኢሎም እዮም በለ። ፊዚያሊ ኣስዕብ ኣቢሉ እቲ ምንቅጥቃጥ ምድሪ ብፍላይ ኣብ ግሉል ገጠራት ከቢድ ጉድኣት ኣውሪዱ እዩ። ኣባውኻ ብዙሓት ስድራ ቤታት ዘለዎም ዘበለ ዅሉ ስኢኖም ኣለዉ። ንኻልቅ ልውላው ብኸመይ ምላሽ ከም ዝህቡ ድማ ኣይፈልጡን እዮም። ካብ መንጎቲ ዝኸፍአ ጉዳታት ዝወረዶ ዞባታት ቾኮን ቡናቨንቱራን ድሮ ብኸቢድ ድኽነትን ብምኽንያት ውሽጣዊ ስደትን እተመዛበሉ ብዙሕ ህዝብን ይርከብዎም። ከምዚ ዝኣመሰለ ዓብዪ ምንቅጥቃጥ ምድሪ ንሰባት ስለ ዘዳኽሞም፣ መሰረታዊ ነገራት ስለ ዘስእኖም ጥራይ ዘይኮነስ ብሰንኪ ስነ ኣእምራዊ ጽልዋኡ እውን ከቢድ ማሕበራዊ ጉድኣት ከምጽእ ይኽእል እዩ። ዳይሬክተር እቲ ዘይመንግስታዊ ትካል ከም ዘመልከቶ እቲ ንህቦ ሰብኣዊ ግብረ ሰናይ ብፍላይ ኣብቲ ተጐድአ ከባቢታት ብእተኻለ መጠን ቀልጢፉ ማእከላት ዕቑባ ኣብ ምቛም ዘተኰረ እዩ። ኣባኡ ድማ ኣብ ርእስቲ ከም ማይን ጥዕናን ዝኣመሰለ ኣድላዪ ነገራት

0: ይኽእል እዩ። ኣብ ላቲን ኣሜሪካ ንግዲ ቆልዑን ትሕቲ ዕድመ ህፃናትን ኣዝዩ ከቢድ ጸገም እዩ ብምባል ፒዝያሊ ኣጠንቀቐ። ኮሎምብያውያን ቆልዑ ብፍላይ ብዕጡቓት ጉጅለታት ወተሃደራዊ ውድባትን ገበነኝናታትን ንምምዝማዝ እተቓልዑ እዮም። እቲ ዳይሬክተር ኣስዒቡ ንግዲ ቆልዑን ህፃናትን ድማ ስድራ ቤታት ምስ ተበታተና እናወስኸ ይኸይድ ዘሎ ተርእዮ እዩ። እዚ ከዓ ብሰንክቲ ድሕሪ እቲ ምንቅጥቃጥ ምድሪ ኣብቲ ሃገር እተላዕለ ሕንፍሽፍሽ እናወስኸ ይኸይድ ብምህላው እዩ በለ። ነዚ ሓደጋ እዚ ንምቁፅጻር ዝውሰድ ስጉምትታት ኣመልኪቱ ድማ እቶም ኣብዚ ኩነታት እዚ ዝሰርሑ ምስ ቆልዑ ብኸመይ ከም ዝራኸቡ ዝፈልጡ ሓገዝ ክህቡ ከም ዝኽእሉ ንኽርድኡ ክሕግዝዎም ንኽዘራረብዎም ዘተባብዑ ከምኡ ውን ከም ዝከናኸኑን ዕቑባ ከም ዝረኽቡን ከም ዝስምዖም ዝገብሩ ሰባት ክኾኑ ኣገዳሲ ይበለ። እቲ ቐንዲ ዘተሓሳስብ ነገር ግን ኣህጉራዊ ህዝቢ ኣቓልቦ ኣብ ዕዮ ግብረ ሰናይ ኮሎምብያ ምትኳር እዩ። ከምቲ እቲ ዳይሬክተር ዝገለጾ ህዝቢ ኣብ ዝደኸመሉን ንብዙሕ ሓደጋታት እተቓልዓሉን ኩነታት ናይ ተስፋ ብርሃን ጥራይ እዩ ዘድሊ ይብል።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ዝሰናዳት መርብ ቋንቋ ትግሪና ሰላምታና ናቐርብ። ናይ ሎም ዕለት 20 ሓሰ ናይ ርእሰ ሊቃነ ጳጳሳት ኢልዮን መንበል 14 ምዕራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ኢልዮን መንበል 14 ቅድሚ ፍርቅ መዓልቲ ናይ ሪፐብሊካዊት ሊባኖስ ርእሰ ብሄር ጆሴፍ ኣኡን ኣብ ሃዋርያም መንበሮም ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎም ዕለት 20 ሓሰ 226 ዓመተ ምሕረት መደብ ፈነወና ቤት ምክሪ ጳጳሳት ፔሩ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኢልዮን መንበር 14 ነቲ ካብ ዕለት 11 ክሳዕ 17 ሕዳር ናብታ ሃገር ኣብ ዝገብርዎ ሃዋርያዊ ዑደት ዘሰኒ ወግዓዊ ዝገበሮ ጸሎት ርእሰ ሊቃነ ጳጳሳት ኢልዮን መንበር 14 ናይ ሰበኻ ስፔር ጳጳስ ካርል ሃይንስ ዋይዝን ካብ ሃዋርያዊ ስልጣኖም ንኽለቁ ዘቕረቦ ሕቶ ከም እተቐበልዎ ብሰንኪ እቲ ኣብ ሃንጋሪ ዘጋጠመ ሓደጋ ማኪና ርእሰ ሊቃነ ጳጳሳት ዘመሓላለፉ ናይ ሓዘን መግለፂ መልእኽቲ እቲ ኣብ ሃገረ ቫቲካን ኣብ ስፍራ ኣተኽልቲ ዝርከብ ግራት ጳጳስ ሙሉእ ብምሉእ ባህርያዊ ተፈጥሮ ይዕቅብ ከም ዘሎ ዘመልክት ዝወፀ መግለፂ ዘይመንግስታውያን ትካላት ብዛዕባ እቲ ኣብ ሃገረ ኮሎምብያ ዘጋጥሞ ርዕደ መሬት ዘውፅኦ መግለፂ መርሓ ግብሪ መበል 47 ጉባኤ ሪሚኒ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንሕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ናይ ፔሩ ቤት ምክሪ ጳጳሳት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኢልዮን መንበር 14 ነቲ ካብ ዕለት 11 ክሳዕ 17 ሕዳር ናብ ከተማታት ሊማ፣ ቺክላዮ፣ ኩስኮን፣ ቡካልፖን ዝገብሮ ሃዋርያዊ ዕደት ዘሰኒ ወግዓዊ ጸሎት ብምቕራብ ምእመናን ንርእሰ ሊቃነ ጳጳሳት ንምቕባል ብመንፈሳዊ መዳይ ክዳለዉ ይላበዉ። ርእሰ ሊቃነ ጳጳሳት ሊዮን መንበር 14 ናብ ፔሩ ዝገብሮ ዓለምለኻዊ ዕደት ዘሰኒ ጸሎት ወግዓዊ

0: ከበረ ናይቲ ሃገር ቤት ምክሪ ጳጳሳት ንማሕበረሰብ ካቶሊክ ነዚ ርክብ ንምድላው ዝዓለመ ተበግሶን ህላወ ርእሰ ሊቃነ ጳጳሳት ኣብ ምሕዳስ እምነትን ተስፋ ንምድልዳልን ሰላም ንምድንፋዕን ኣበርክቶ ክገብር ፃውዒት የቅርቡ ንዑደት ርእሰ ሊቃነ ጳጳሳት ንመበል 14 ብዘይተዓደነ ሓጎስ ንቕበሎ ምኽንያቱ ኣብ መንጎና ምህላዎም ንህዝብና ሓቀይና ህያብን እምነትና ከነሕድስን ተስፋ ከነደልድልን ከም ቤተ ክርስቲያን ኣብ ኣገልግሎት ወንጌል ብሓባር ክንመላለስን ዕድል ክኸውን እዩ እንክብሉ ናይ ሰበኻ ሎሪን ጳጳስ ናይ ፔሩ ቤት ምክሪ ጳጳሳት ኣቦመንበር ጳጳስ ካርሎስ ጋርሲያ ካማደር ኣብ ዛዕባ መግለፂ ይሕብሩ እቲ ጸሎት ሓደ ካብቲ ቀንዲ መልእኽቲ ርእሰ ሊቃነ ጳጳሳት ልዑል መበል 14 ዘቃልሕ እዩ እዚ ድማ ኣብ ውሽጢ ህዝቢ እግዚኣብሄር ናይ ሓድነት መገድታት ንምኽፋት ግርጭታት ክውግ ገድን ዓመፅ ደው ክብልን ፅልኢ ክብድህን ዝኽእል ዕጥቂ ዝፈትሐን ዕጥቂ ዘፍትሕን ሰላም ንምኽናት ዝብል ፃውዒት እዩ መንበር ቤት ምክሪ ኤጲስቆጶሳዊ ፔሩ እውን ካብቲ ቅዱስነቶም ኣብ ፔሩ ንብዙሓት ዓመታት ዘገልገልሉ ናይ ክስነት ኣገልግሎትን ቅድሚ ሕጂ ከም ምኽትል ኣቦ መንበር ቤት ምክሪ ጳጳሳት ፔሩ ዝነበሮም ተራን ዝምንጩ ፍሉይ ምትእስሳር ምስተ ሃገር ኣስሚሮም በዚ መንፅር እቲ ዝመፅእ ምብፃሕ ቅዱስነቶም ንቤተ ክርስቲያንን ሕብረተሰብ ፔሩን ናይ ጸጋ ግዜ ተባሂሉ ተገሊጹ ኣሎ እቲ ጸሎት ነቲ ናይ ቅዱስነቶም ሃዋርያም መብጻሕ ንቅድስቲ ማርያም ኣደ ቤተ ክርስቲያንን ቅዱስ ቴርቢዮስ ዘመግሮቬኾን ንቅዱሳን ፔሩን ዘማዕቆብ ኮይኑ ብተወሳኺ ምስ ርእሰ ሊቃነ ጳጳሳት ዝካየድ ርክብ ኣብ መላእ ሃገር ተስፋ ምሕዳስን ምሕያል ሰላምን ተኸኣል ዝገብር ክኸውን ዝምህለል ምዃኑ ክሕበር እንከሎ ዑለት ርእሰ ሊቃነ ጳጳሳት ልመበል 14 ካብ ዕለት 11 ክሳብ ዕለት 17 ሕዳር ዝካየድ ኮይኑ ኣብ ሊማ ካሎኦ ፑካልፖ ኩስኮን ቺክላዮን ዝካየድ ንጥፈታት ዘጠቓልል እዩ ነዚ ፍጻሜ እዚ ብምፅባይ ኤጲስቆጶሳዊ ቤት ምክሪ ፔሩ ንህዝበ እግዚኣብሄር ዘመሓላለፎ መልእኽቲ ሰላምን ዘተን ዕርቅን ብሓጎስ ንምቕባል ዝዓለመ ፔሩቪያናውያን ልቦም ከፊቶም ኣብ ሕውነታዊ ሕብረትን ምትሕግጋዝን ክነብሩ ዓዲሙ ኣሎ ኣብ መወዳእታ ነቶም ኣብ ምዝርጋሕ ወግዓዊ ጸሎት ኣበርክቶ ዝገብሩ ብምምስጋን ምእመናን ኣብ መንፈሳዊ ምድላው ምብፃሕ ርእሰ ሊቃነ ጳጳሳት ኢሎን መበል 14 ብንጥፈት ክሳተ فو يلابو ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ ስፔር ጳጳስ ካርል ሃይንስ ዋይዝማን ካብ ሃዋርያዊ ስልጣኖም ክለቁ ዘቕረቦ ሕቶ እወታዊ መልሲ ከም ዝሃብሉ ቫቲካን ንዚ ከም ልሙድ ብዘይተወሳኺ ዝርዝር ሓበሬታ ዕለት 19 ነሓሰ ሓቢሩ ሃገረ ስብከት ስፔር እቲ ናይ ጳጳስ ካርል ሃይንስ ዋይዝማን ካብ ሃዋርያዊ ስልጣኖም መልቃቕ ብምኽንያት ጥዕና ምዃኑ ይሕብር ጳጳሳት ኣብ 75 ዓመት ዕድሚኦም ካብ ናይ ሰበኻ ሃዋርያዊ ስልጣኖም ለቂቖም ናብ ልህቅነት ክሰጋገሩ ሕገ ቀኖና ይእዝዝ ጳጳስ ዋይዝማን ግን ወዲ 66 ዓመት ዕድመ እውን ምዃኖም ናይ ሰበኻ ስፔር መግለፂ ይሕብር ጳጳስ ካርል ሃይንስ ዋይዝማን ካብ 2008 ዓመተ ምሕረት ጀሚሮም ንሰበኻ ስፔር ይመርሑ ከም ዝነበሩን ውልቃዊ ምኽትሎም ሓላፊ ቤት ፅሕፈት ሃዋርያዊ መስተናብር ጳጳስ ማርከስ ማጊን ከም ዝኾኑን ምስ ተቐባልነት ሕቶ ምልቃቕ ካብ ሃዋርያዊ ስልጣን ጳጳስ ዋይዝማን እቲ ሕዙእ ዝብል መንበር ጵጵስና ተጀሚሩ ኣሎ ከምኡ እውን ሃዋርያዊ መስተናብር ሓላፊ ቤት ፅሕፈት ጳጳስ ማጊን ብኡ ንብኡ የበቅዕ ብተመሳሳሊ ቤት ምክሪ ካህናት ሰበኻ ህላዊኡ የበቅዕ ብመሰረት እቲ ሰበኻ ኣባላት ጉባኤ ካቴድራል ኣብ ቀረባ እዋን ተራኺቦም ሓደ ኣመሓዳር ሰበኻ ክመርፁ ምዃኖምን እዚ ድማ ክሳብ ብሓድሽ ጳጳስ ዝምዘዝ ውሱን ስልጣን ዘለዎ ጉዳይ ሰበኻ ከመሓድር እዩ ብዛዕባ ስልጣኖም ምልቃቕ ብዝምልከት መርበብ ሓበሬታ ሰበኻ ከም ዘመልክቶ ጳጳስ ዋይዝማን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘመሓላለፎ ካብ ሃዋርያዊ ሓላፍነቶም ናይ ምልቃቕ ሕቶ ኣብ ዘቕረብሉ መልእኽቶም ድሕሪ ደጊም ክሳብ እቲ ትፅቢት ዝግበረሉ ዘሎ መዋቅራዊ ፅገናታት ሙሉእ ብምሉእ ዝትግበር ብምሉእ መገዲ ክኸይድ ንምግባር ብቑዕ ሓይሊ ከም ዘይብሎም ተገንዚቦም ሓደ ሰብ ድሕሪ ደጊም ንሓደ ዕማም ብዘድሊ ደረጃ ክፍፅሞ ከም ዘይክእል ምስ ፈለጠ ነቲ ንውሱን ግዜ ዝተዋሃበ ቤት ፅሕፈት ንካልእ ሕጂ ዝያዳ ዝምጥን ሰብ ምግዳፍ ከም ሓላፍነት እውን ርእዮ እየቢሎም ብተወሳኺ ኣብ ዝመፅእ ዓመት ንመበል 1000 ዓመት ምንባር እምነ መሰረት ካቴድራልና ናይ 3 ዓመት ናይ ምድላው ግዜ ክንጅምር ኢና ድሕሪኡ ድማ ኣብ ሙሉእ 230 ዓመተ ምሕረት ክኽበር እዩ ውሳነ ውሳኔውን ብዙሓት ሰባት ከም ዝጸሉ ስለዝፈለጠ ክርድኦም ድማ ይሓቱ ካቴድራል ስፔር ምስቲ ብሉፅ ኤውሮጳውን ብሓቂ ድማ ዓለማውን ትርጉም ኣብዚ እዋን ዝተዛመደ ሓይሊ ንኒሕን ዘለዎ ጳጳስ ክህሉ ይግባእ እንክብሉ ኣብ ዘመሓላለፎም መልእኽቲ ምስጋናኦም የቕርቡ። ኣብ መርበብ ሓበሬታ ናይቲ ሰባኻ ጳጳስ ዋይዝማን እዚ ውሳነ ዝክገብር ከበድ ይስማዓኒ ምኽንያቱ ኣብታ ብመልክዕ ትርኢቲ ጥራይ ዘይኮነስ ብሓጎስን ፍስሓን ጳጳስ ናይቲ ሰባኻ ዝኾኑሉ እቲ ህዝቢ ብክፉትነትን እምነቱን ከምኡውን ብምሕዝነቱን ሓቀና ገዛ ኮይኑሎም ኣዝዩ ምሽእ ኮይኑ ዝተሰማዓኒ ቦታ እዩ። ምስኦም ምስ ሃገረ ስብከትን ኣብዚ መገዲዝን ዝተጓዓዙ ኩሎም የመስግኑ። ዕለቲ ሓደ ነሓሰ መበል 66 ዓመት ዕድሚኦም ዘኽብሩ ጳጳስ ዋይዝማን ካብ መጋቢት 28 ዓመተ ምሕረት ጀሚሮም ንሰበኻ ስፔር ከም ዝመርሑን ዕለት 19 ተሓሳስ 227 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ንተረዳኣ ጳጳስ ዋይዝማን ተካኢ ናይቲ ካብ 1983 ክሳዕ 2007 ዓመተ ምሕረት ንሰበኻ ስፔር ዝመርሑ ጳጳስ ኤንቶን ሸለምባኽ እንክብሉ ሸምዮም ዕለት 2 መጋቢት 28 ዓመተ ምሕረት ኣብ ካቴድራል ብዛዕርጊ ምሳጥ ቅዳሴ ሓዋርያም መንበሮም ብወቂ ከም እተረከቡን ኣብ ናይ ጀርመን ብፁዓን ጳጳሳት ጉባኤ ካብ 2011 ክሳዕ 2016 ዓመተ ምሕረት ናይ ሽማግለ ጉዳያት መንእሰያት ኣቦ መንበር ካብ 2016 ክሳዕ 2021 ዓመተ ምሕረት ኣብቲ ጉባኤ ጳጳሳት ጉዳያት ዓንቀፀ እምነት ናይ ዝከታተል ሽማግለ ኣቦ መንበር ካብ 2021 ዓመተ ምሕረት ጀሚሮም ድማ ኣብቲ ጉባኤ ጳጳሳት ሽማግለ ጉዳያት ሊቱርጊያ ምክትል ኣቦ መንበርን ናይ ዝተፈላለየ ኣብያተ ክርስትያን ኢቁመናዊ ሽማግለ ኣባል ኮይኖም ከም ዘገልገሉን ካብ 2013 ክሳዕ 2019 ዓመተ ምሕረት ቤት ምክሪ ጉባኤ ኣብያተ ክርስትያን ከም ዝመርሑ ናይቲ ሰበኻ መርበብ ሓበሬታ የመላኽት። ሰባኻ ስፔር ሲኖዳውነትን ኤቁመናውነትን ከምኡውን ምስ ሰባት ቅርበት ከም ፍሉይ ኣቃልቦ ጳጳስ ዋይዝማን ይጥቀስ። ጉዳይ ፆታዊ ዓመፅን ጳጳስ ዋይዝማን ኣብ ስልጣን ኣብ ዝነበረሉ እዋን እውን ብዙሕ ከም ዘሸቀቀሎምን መፅናዕቲ እቲ ኣብ ጀርመን ብገለገለ ካቶሊካውያን ካሕናት ዝፍፀም ፆታዊ ዓመፅ ኣብ ልዕሊ ትሕቲ ዕድመን ተነቀፍትን ዝምርምር ናይ 2018 ዓመተ ምሕረት ፍሉይ ነፃ መፅናዕታዊ ውጥን ምሕታሙ ብቐፃሊ ኣብቶም ግዳ ከተክሩ ከም ዝደረኸምን ምስ ግዳያት ብዙሕ ዘተዘካየዱን ነቲ ጉዳይ ንምፍታሕ ነፃ መሓውራት ክህሉ ዘጣበቑን ኣብ ሰባኻ ስፔር ነፃ መርማሪ ሽማግለን ኣማኸረ ኣካል ግዳያትን ከም ዘቐሙን ኣብ 2025 ዓመተ ምሕረት ቀዳማይ ክፋል ናይቲ ንሰባኻ ስፔር ዝምልከት ነፃ ናይ መርመራ መፅናዕቲ ክሕተም ከም ዝገበሩን እቲ ናይ ሰባኻ ወግዓዊ መርበብ ሓበሬታ የረጋግፅ።
1: ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን እተፈረመት ናይ ቴሌግራም መልእኽቲ ብምምሕልላፍ ንኹሎም እቶም በቲ ኣብ ሃገረ ሃንጋሪ ዘጋጠመ ዘሕዝን ሓደጋ መኪና እተጐዱ ሰባት ዝተሰምዖም ሓዘን ገሊጾም ዘለዎም መንፈሳዊ ቅርበት እውን ኣረጋጊጾም ነቶም ህይወቶም ዝሓለፈ ሰባት ናብ ምሕረት ኣምላኽ ብሕድሪ ብምውፋይ ናብ ጐይታ ድማ ንስድራ ቤቶም ከጸናንዕ ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እቲ ኣብ ሃገረ ሃንጋሪ ዘጋጠመ ዘሕዝን ሓደጋ መኪና ካብ ማጂጎርየ ንዝምለሱ ዝነበሩ ፖላንዳውያን ነጋድያን ዝሓዘት ኣውቶቡስ ንዘጋጠማ ዝተሰምዖም ዓብዪ ጓሂ ገሊጾም 12 ሰባት ሞይቶም ካልኦት 10 ድማ ከቢድ ጉድኣት ወሪድዎም ይርከብ ኣሎ። ርእሰ ሊቃነ ጳጳሳት በታ ብዋና ጸሓፊ ቅድስቲ መንበር ካርዲናል ፔትሮ ፓሮሊን ዝተፈረመት ናይ ቴሌግራም መልእኽቶም ናብ ጳጳሳት ናይቶም ነጋድያን ሰበኻታት ብፁእ ኣቡነ ኣዳም ሻል በዓል ፐርዜሚስል ከምኡውን ብፁእ ኣቡነ ያን ወትሮባ በዓል ረሸሶቭ ኣብ ዝለኣኽዎ ንዅሎም እቶም በዚ ዘሕዝን ፍጻሜ ተጐዱ ሰባት ዘለዎም መንፈሳዊ ቅርበት እውን ገሊጾም። ቅዱስ ኣቦና መልእኽቶም ነዞም ካብ ናይ እምነት ጉዕዞኦም ተመሊሶም ምድራዊ ጉዕዞኦም ዝፈጸሙ ኣሕዋትን ኣሓትን ናብ ምሕረት ኣምላኽ ብሕድሪ ኣወፈይዎም ብተወሳኺ እውን ንስድራ ቤቶም ምጽንናዕ ክህቦም ንጐይታ ተማሕጸኑ። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ማላድነት ቅድስቲ ድንግል ማርያም ዘቾስኮቫ ብምጥቃስ ንዅሉ ሰብ ናብ ኣምላኽ ብሕድሪ ብምዕቋብ ነቲ ምልክት ኣባታዊ ቅርበቶምን ክርስትያናዊ ተስፋን ዝኾነ ሓዋርያዊ ቡራኬኦም ኣካፈልዎም እቲ ሓደጋ ካብ ዕለት 15 ክሳብ ዕለት 16 ሓሰ ምሸት ኣብ ቡዳፔስት ብሸነኽ ምብራቕ 140 ኪሎ ሜትር ርሒቑ ኣብ ዝርከብ ዞባ ሜዞኮሬስተስ ኣብ ዝርከብ ኤም3 ዝተሰሚየ ጽርግያ እዩ ኣጋጢሙ። ጠንቂ እቲ ሓደጋ ንምፍላጥ ምርምራታት ይግበር ኣሎ። ብመሰረት እቲ ኣብ ፈለማ ተገብረ መርመራታት እታ 59 ሰባት ዝሓዘት ኣውቶቡስ ካብቲ መንገዲ ወፂኣ ቅድሚ ምግልባጣ ናብ ሓደ ጉድጓድ ኣተወት። እዚ ድማ እቲ መራሒ መኪና ስለ ዝደቀሰ ክኸውን ይኽእል እዩ ዝብል ግምታት እውን ኣሎ። ጉባኤ ካቶሊካውያን ጳጳሳት ሃገረ ፖላንድን ሃንጋርን እውን ሓዘኖም ገሊፆም ኣለዉ። ነቶም ግዳያትን ንዝቆሰሉን ጸሎቶምን ቅርበቶምን እውን ኣረጋገጹሎም። እቲ ኣብ ማእከላይ ዘመን ብርእሰ ሊቃነ ጳጳሳት ኒኮላስ ሳልሳይ ኦርሲኒ ዝተመስረተ ኣብ ጥቓ ገዳም እኖ ቤተ ክርስቲያን ዝርከብ ስፍራ ኣታኽልቲ ቫቲካን ምሉእ ብምሉእ ባህርያዊ ተፈጥሮ ይዕቅብ። እዚ ድማ ከምቲ ብርእሰ ሊቃነ ጳጳሳት ፍራንቸስኮ እተኣመመ መስርሕ ትሕድርቲ ባህርያዊ ተፈጥሮ እዩ ዝካየድ ዘሎ። እቲ ኣብ ጥቓ ገዳም እኖ ቤተ ክርስቲያን ኣብ ዝርከብ ስፍራ ኣታኽልቲ ቫቲካን ተኣቂቡ ዘሎ ግራት ምሉእ ብምሉእ ባህርያዊ ተፈጥሮ ዝዓቀበ እናኾነ ይኸይድ ኣሎ። ብመሰረት እቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ስነ ኣከባብያዊ ዕቃበ ዘውፅዎ ስቡህ እንተዘርእስቱ ዓዋዲ መልእኽቲ ከም ዘመልክቶ ምምሕዳርን ዕላማን ሕርሻ ዝለዓለ ምህርቲ ንምርካብ ዘይኮነስ ንተፈጥሮዊ ዑደትን ንዕቤት ነፍሲ ወከፍ ተኽልን ዕቃበ መሬትን ንምኽባር ከም ምዃኑ የመላኽት። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዝሓለፈ ወርሒ ሕዳር ንኢጣልያውያን ተመራመርቲ ሕርሻን ክኢላታት ጫካን ኣብ ዘካፈልዎ ሓሳባት ንዝሓልዮት ተፈጥሮ እዚ ኣጉሊሖም ምድሪ ውህበት እምበር ጥሪት ኣይኮነትን፣ እቶም ዘማዕብልዋ ኸኣ ብኣኽብሮትን ብጥበብን ኣብ ዕዮ ፍጥረት ኣምላኽ ይሳተፉ ስለ ዝኾኑ እዮኦም ከም ንኣዴና ምድርን መጻኢ ወለዶታትን ዝገብርዎ ጭቡጥ ዓይነት ልግሲ ገይሮም ክርእይዎ ይግባእ ክብሉ ተማሕጸንዎም። ኣብዝ ሓለፈ እዋናት ካብቲ ኣብ ካስትል ጋንደልፎ ዝርከብ ጳጳሳዊ መንበሪ ገዛ ዝተረኽበ ደኹዒ ኣብዚ ኣብ ሃገረ ቫቲካን ዝርከብ ስፍራ ኣታኽልቲ የገልግል ነበረ። ኣብዚ እዋን እዚ ብመሰረት ወቕትን ድሌትን እቶም ንኣትክልቲ ዝከናኸኑ ሰባትን እተመርፀን እተመስከረሉን ድኹዒ ጥራዮም ዝጥቀሙ ዘለዉ። ጽቡቕ ናይ ሕርሻዊ ልምድታት ከም ዘመልክቶ ብዙሒት ኣሕዋስያን ንተፈጥሮ ካብቲ ጉድኣት ከምጽእ ዝኽእል ማዕቀናት ንታሕቲ ስለ ዝጸንሕ ንናይ ኣታኽልቲ መከላኸሊ ንፍርያት እውን የነክዮ እዩ። ነፍሲ ወከፍ ናይ ደቂ ሰባት ኣብ ተፈጥሮ ዝግበር ምትእትታዋት ኣብ ናይ ግራት መዝገብ ደብተር እውን ተመዝጊቡ ከም ዘሎ ከምቲ ብግዴታዊ መንገዲ ዝግበረሎም ሕክምናዊ ክንክናትን ማዕቀናትን ክሕተት ዝከኣል ተፈጥሮኣዊ ንጥረ ነገራት ግን ብባህርያዊ መንገዲ ዝግበር ክንዲ ዝኾነ ብዙሕ ምርምራት ኣየድልዮምን እዩ። ፍርያምነት ሓመድ ብፍሉይ ሜላታት ማለት እንተላይ ምቕያር እኽሊ ከይተረፈ ክዕቀብ ይከኣል እዩ። ኣብዚ ዓመት እዚ ካብ ሳዕሪ ባሕሪ እተገብረ ድኹዕ እውን ኣብ ግራት ኮሚደረ ይፍተን ኣሎ። እቲ ዘርኢ ካብ ወፃኢ እዩ ዝመጽእ፣ ድሮ ድማ ብተፈጥሮኣዊ ሜላታት እዩ ዝተሓዝ ዘሎ። እቲ እተዓደገ እኽሊ ንብምሉእ እቲ እኽሊ ኣብ ሓደጋ ክእቱ ዝኽእል ሕማማት ኣትክልቲ ንኸይዝርግሕ ዘለዎ ሓደጋ ንምቕናስ ኣብ ውሽጢ ዕጹ ቤት ካብ ዝግበር ፈልሲ ኣታኽልቲ እዩ ድማ ዝምረጽ ዘሎ። ይኹን እምበር ኣብቲ ቦታ መፍለሲ ከምኡውን ንዕጹ ቤት መፍለሲ ኣእዋም ዝኸውን መደባት ድሮ ይጽናዕ ኣሎ። እቲ ግራት ብኽኢላ ጫካ ስቴፋኖ ጃን ፓውሎ ዝምራሕ ኣገልግሎት ስፍራ ኣታኽልትን ኣከባብን ከምኡውን ኣብ ትሕቲ ምሕደራ መሰረታዊ ልምዓትን ኣገልግሎታት ምሕደራ ከተማ ቫቲካን ዝኾነ ዳይሬክተር ሳልቫቶረ ፋሪኖ እዩ ዝምራሕ ዘሎ። ጊልበርቶ ቢያንኪ ዝስሙ ምኩር ሰራሕተኛ ኣታኽልቲ ድማ ነቲ ስፍራ ኣታኽልቲ ኣብ ትሕቲ 440 ሜትሮ ዝስፍሓቱ መሬት ኣብ ዘለዎ 4 ሰገነት ይከናኸን ኣሎ። ንእተወሰነ እዋን ብጉጅለ መንሰያትን ሰራሕተናታትን ድማ ይሕገዝ ኣሎ። በብቕሩብ ነዚ ጠቓሚ ተመክሮኡ ኸኣ ናብኣቶም የመሓላልፈሎ። በዚ ኸምዚ እዚ ብናኣሽቱ መዓልታዊ ተግባራት ዝቖመ ፍልጠት ከምቲ ዘመናት ይገብር ፍልጠት ካብ ሓደ ገዳም ናብ ካልእ ገዳም ክመሓላለፍ ከሎ ምእንቲ ኸይጠፍእ እምበር ክዕቀብ ዝብል ሓሳብ ከም ዝነበረ እውን የመልክት። እተን ዝሕግዛ ኣባላት ገዳም ዝኾና ኣሓት ደናግል እውን ነዚ ወቕታዊ ስራሓትን ከምኡውን እቲ ግራት በብግዜኡ እንታይ ፍረ ክህብ ከም ዝኽእል ኣብ ግምት ብምእታው ሓሓሊፈን ኣየናይ እኽሊ ከም ዘድሊ ይገልጻን ይሕብራን እየን ዘለዋ። መስኖ እዚ ግራት እዚ ድማ ክሳዕ ሎሚ ምሉእ ብምሉእ ብሓይሊ ሰብ እዩ ዝስራሕ ዘሎ። ኣውደ ኣዋርሒ ሕርሻ ንወቅትታት ዘመን ኣጸቢቑ እዩ ዝስዕብ። እዚ ኸኣ ሓድሽ ጻዕዳ ሽጉርቲ፣ ባሲል፣ ተኽሊ ቺሊ፣ በርበረ እንተላይቲ ብጽዑቕ ዕምቆት ዝፍለጥ ዓይነት ኣታኽልቲ ፔሩ ዘብቁል ሲትረስን ዱባን ክሳዕ ዝመጽእ ወርሒ ሕዳር ዝበስል ተተኺልዎ ይርከብ ኣሎ። ኣብዚ ዓመት እዚ ናይ መጀመርታ ተኽሊ ኪዊ እውን ከም ድላይ ተናሓት ደናግል ተተኺልዎ ይርከብ ኣሎ። ካብ መወዳእታ ወርሒ ነሓሰ ክሳብ መጀመርታ ወርሒ መስከረም ኣብ ዘሎ እዋን ኣብ ቆራሪ ወርሓት ኣትኽልትን ሰላጣን እውን ክዝራእ ክጅምር እዩ። ورح قنبوت أب سفرة تخلتي إتاز بلس إتافرايت ورحية ورحات حقاي بمخنيات برتو حرور إتازيو أسقام وقتيو كوميدرة بربرة كتاليا بالدنغوا زوكيني كمون كيار انتلاي كاب بوغلياز مسو تفلالي عينتات وقت زلوهم أب موداتا عودت كبس حيوم إتي أب سفرة تخلت فاتيكان زركب أوام أستات 150 عامت زقبريو ኣብዚ ሓለፈ ዓመታት እተፈላለዩ ኣትክልትታት ብተወሳኺ ተተኺሎም ይርከቡ ገለ ካብዚ ከዓ ኣብ ዕዳጋ ዝርከቡ ኣትክልቲ ኣባኡ ክትከሉ ኣይከኣልን እዩ ብዘይ ዝኾነ ይኹን ኬሚካላዊ ሕክምና ዝበቁል ፍረ ስለ ዝኾነ ድማ ምስ ሽፋን እውን ከይተረፈ ክብላዕ ዝከኣል እዩ እተን ደናግል ድማ ክሳብ ሕጂ ማርሜላታን ከምኡ ውን ብሽኮት ንምድላው ነቲ ቆርበት ወይ ሽፋን ናይቲ ፍረታት ይጥቀማሉ ኣለዋ ገለ ካብዚ ከዓ ንኣጋየሽ ይቕርባ ገሊኡ ከዓ ይሽየጥ ኣሎ ኣብዚ ሓለፈ ዓመታት እዚ ካብዚ ንእሽቶ መሬት ዝተረኽበ ፍርያት ንከም ማእከን ምጽዋት ዘማርያም ዝኣመሰለ ናይ ግብረ ሰናይ ትካል እውን ኣበርክቶ ገይሩ ይርከብ ኣሎ ታሪክ እዛ ንእሽቶ ስፍራ ኣታክልቲ እዚኣ ካብ ማእከላይ ዘመናት ሒዙ ዝነበረ እዩ ርእሰ ሊቃነ ጳጳሳት ኒኮላስ ሳልሳይ ኦርሲኒ ካብ 1277 ክሳብ 1280 ንመንበሪ ገዛ ርእሰ ሊቃነ ጳጳሳት ካብ ላተራን ናብ ቫቲካን ምስ ኣጋዓዝዎ ኣብ ውሽጢ እቲ ሓድሽ መናድቕ እተዓፅወ ስፍራ ኣታክልትን ሓቀይ ናግራትን ክህነፅ ኣዘዙ ንመንበሪ ገዛ ጳጳስ ዘድልዮም ነገራት ንምምላእ ዝሕግዝ ፍርያት ዘለዎም ግራት ከዓ እዩ ዝነበረ ድሕሪ 8 ዘመን እዚ ተልእኾ እዚ ገና ኣይጠፍአን ኣብ ጥቓቲ ብርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ እተመስረተ ካብ 1992 ክሳብ 1994 ኣብ ዝነበረ እዋን እተሃንፀ ገዳም እውን ዳርጋ ኣይተቐየረን እተን ኣባላት እዚ ገዳም ዝኾና ደናግል እውን ባዕለን ኣብ ፈለማ ኣብ ትግራት ዝዓያ እየን ዝነበራ ብዕለት 26 ነሓሰ 2009 ኣብቲ ግዜ እቲ ሓለቓቲ ገዳም ዝነበራ በነዲክታዊት ድንግል ክብርቲ እናቴ ማርያ ሶፊያ ቺቼቲ ንዕለታዊ ጋዜጣ ሃገረ ቫቲካን ሎዘርቫቶሮ ሮማኖ ከም ዝገለጻኦ ሕርሻ በእዳው ዝግበር ጸሎት እዩ በላ ርእሰ ሊቃነ ጳጳሳት በነዲክቶስ መበል 16 እውን ኣብዚ ቦታ እዚ ምዝዋር ይፍተዎም ነበረ ኣብ መበል 47 ጉባኤ ሪሚኒ ቅድስቲ መሬት ቀንዲ ኣተኩሮ ናይ ትርክባት ኮይና ትርክብ ኣላ ካብ ዕለት 21 ክሳብ ዕለት 26 ነሓሰ ማሕበር ቅድስቲ መሬት ኣብ ከተማ ኣድሪያቲክ ዘተታትን ምርኢታትን ባህላዊ ተበግሶታትን ከካይድ እዩ እቲ ኣተኩሮ ኣብ ክርስትያናዊ ማሕበረሰብ ማእከላይ ምብራቕን ውግእን ስቓይን እናሃለወ ክንሱ ተስፋን ሰላምን ብኸመይ ክዕቀቡ ከም ዝኽእሉ ኣብ ዝብል ዛዕባታት ክኸውን እዩ ቅድስቲ መሬት ሓደ ካብቲ ቀንዳ ርስታት ናይቲ ኣብ ሪሚኒ ዝካየድ መበል 47 ጉባኤ ዕርክነት ህዝብታት ክትከውን እያ እዚ ካቶሊካዊ ጉባኤ ካብ ዕለት 21 ክሳብ ዕለት 26 ነሓሰ ኣብ ትሕቲ ጭርሖ ንፀሓይን ንካልኦት ከዋኽብትን እተንቀሳቐስ ፍቕሪ ብዝብል ድማ ክካየድ እዩ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 22 ነሓሰ ድሕሪ ቀትሪ ኣብ ከተማ ኣድሪያቲክ ምስ በጽሑ ኣብቲ ኣኼባ ክሳተፉ እዮም ማሕበር ቅድስቲ መሬት ኣብቲ ጉባኤ መደባት ከሰናዱን ከምኡውን ብዙሕ ፍጻሜታት ከቕርብን እዩ ገለ ካብዚ ድማ መጽሔት ቴራ ሳንታ ፖርታል ዜና ከምኡውን ኣብ ማእከላይ ምብራቕ ንዝርከቡ ማሕበረሰብ ክርስትያን ዝድግፉ መጻሕፍትን ውጥናትን ከቕርቡ እዮም እቲ ጉባኤ ብዕለት 21 ነሓሰ ኣብ ትያትሮ ጋሊ ብመዘምራን ያስሚን ብዝቐርብ ዝማሬ ክጅምር እዩ እቲ ኣብ ኢየሩሳሌም ዝርከብ ተቋም ማግኒፊካት ዝተሰሚየ ናይ ሙዚቃ ቤት ትምህርቲ ናይ ቅድስቲ ምድሪ ዕቃቤ ናይ መንእሰያት መዘምራን መደባት ድማ ነቲ ኣጋጣሚ ከም መኽፈቲ ክኸውን እዩ ኣብዚ ቕጽል መዓልትታት እቲ መደባት ብዛዕባ ኩነታት ሊባኖስ ግጭታት እስራኤልን ፍልስጤምን ከምኡውን ኩነታት ክርስትያን ምእመናን ኣብ ቅድስቲ ምድሪ ዘጠቓልል ክኸውን እዩ ብዕለት 24 ነሓሰ ክቡር ኣባ ፍራንቸስኮ ኢየልፖ ዓቃቤ ቅድስቲ መንበርን ከምኡውን ቆሞስ ናይታ ኣብ ቃዛ እትርከብ እንኮ ካቶሊካዊት ቁምስና ዝኾኑ ክቡር ኣባ ጋብርኤለ ሮማኔሊ ብዛዕባ ኣገዳስነት ቅድስቲ መሬት መደረታት ከቕርቡ እዮም ኣብታ መዓልቲ እቲኣ ክቡር ኣባ ኢየልፓ ንተምሃሮ ብዛዕባ ኩነታት ክርስትያናዊ ማሕበረሰብ ንዝቐርበሎም ሕቶታት ክምልሱን ብዛዕባ ሳዕቤናት እትውግእ ምኽንያታት ተስፋን ድማ ክመያየጡ እዮም ብዕለት 26 ነሓሰ ፓትርያርክ ላቲናዊ ስርዓት ኢየሩሳሌም ብፁእ ካርዲናል ፒየር ባቲስታ ፒዛባላ ብዛዕባ ኩነታት ኢየሩሳሌም መጻኢ ናይቲ ዞባን ንመንእሰያት መደረ ከካፍሉ እዮም ኣብታ መዓልቲ እቲኣ ዝካየድ ዘተታት ኣብ ሊባኖስ ብዛዕባ ዳግመ ህንፀት ተስፋታት እውን ዘተኮረ ክኸውን እዩ ሓደ ካብቶም ኣብቲ ዘተታት ዝሳተፉ ሚኒስተር ጉዳያት ወፃኢ ሃገረ ኢጣልያ ዝኾነ ኣንቶኒዮ ታጃኒ ክኸውን እዩ ክቡር ኣባ ኢየልፓ ከም ዝገለጽዎ ኣብዚ እዋን እዚ ኣብ ቅድስቲ መሬት ዘለዉ ክርስትያን ምእመናን ብኽልተ ግስታት ክግለጹ ይከኣል ይብሉ። እዚ ኸኣ ምጽናሕን ምዕቃብን እዩ። እዚ ማለት ድማ ኣብ ጽንኩር እዋን እውን ከይተረፈ ንማሕበረሰብ ዘይምሕዳግ ማለት እዩ። ምዕቃብ ክብሃል እንከሎ ኣብ ቅልጡፍ ፖለቲካዊ ወይ ማሕበራዊ ዓወታት ዘይኮነስ ኣብ ትንሣኤ ክርስቶስ ኣብ እምነት እተመርኮሰ ተስፋ ምዕቃብ ማለት እዩ ድማ ይብሉ። ስለዚ ቤተ ክርስቲያን መዓልታዊ እዩኣ ትቕጽል ኣላ። ኣብ ኣብያተ ትምህርቲ ትዓይ፣ ንስድራ ቤታትን ንቈልዑን ኣረጋውያንን ድኻታትን ትድግፍ፣ ከምኡ ውን ኣብ ጸሎት ቈራጽነት ገይራ ትቕጽል ኣላ። ብተወሳኺ እውን ኣብ እዋን ግጭት ብቐሊሉ ዕሽሽ ክብሃል ዝከኣል ንኣሽቱ ምልክታት ዝርርብን ርክባትን ንምዕቃብ ትጽዕር ኣላ። ነቲ ዘተኣማምን ተስፋን ሕውነታዊ ሓቢርካ ናይ ምንባር ተኽእሎን ኣጽኒዕና ንኽንሕዝ፣ ከምኡ ውን ነቲ ኩሉ እናሃለወ ክንሱ ዝቕጽል ዘሎ ንኣሽቱ ዘርኢ ዝርርባት ከነማዕብል ተጸዊዕና ኢና። ሳሕቲ እንተዘይኮይኑ ኣርእስተ ዜና ክኾኑ ይኽእሉ እዮም። እንተኾነ ግን እዚ ኩሉ ንማዕጾ ሰላም ክፉት ዝገብር እዩ ክብሉ ክቡር ኣባ ኤልፓ ኣመልኪቶም። ማሕበር ቅድስቲ መሬት እዚ መደባት ጉባኤ ሪሚኒ ምስ ተፈጸመ ብዛዕባ እቲ ኣብ ቅድስቲ መሬት ዘጋጠመ ቅልውላው ንምሕባር ጥራይ ዘይኮነስ ብዛዕባ እታ ውግእን ምጥርጣርን እናሃለወ ክንሱ ብተስፋ እትቕጽልን እተገልግልን እትዕቅብን ዘላ ቤተ ክርስቲያን እውን ከዘንቱ እዩ ዝደሊ ዘሎ። ደድሕርቲ ብዕለት 10 ነሓሰ ዘጋጠመ ምንቅጥቃጥ ምድሪ ኣብ ደቡብ ኣሜሪካ ተኸሲቱ ዘሎ ሰብኣዊ ህጹጽ ኩነታት ኣብቲ ዝኸፍአ ጉድኣት ዝወረዶ ገጠራት ንማሕበረ ሰብኣዊ ድሕንነት የዳኽም ኣሎ። ኣብዚ ቦታ እዚ ዘለዉ ስድራ ቤታት መሰረታዊ ዘድልዮም ነገራት ድማ ጐዲልዎም ይርከብ ኣሎ። እቲ ብዕለት 10 ነሓሰ ኣብ ኮሎምብያ ዘጋጠመ ምንቅጥቃጥ ምድሪ ኣብታ ንዓሰርተታት ዓመታት ብዝጸንሐ ውሽጣዊ ግጭትን ቁጠባዊ ጸገማትን ዝዓነወት ሃገር ከቢድ ሰብኣዊ ቅልውላው ኣስዒቡ ይርከብ ኣሎ። ብውሕዱ 53,000 ሰባት በቲ ምንቅጥቃጥ ምድሪ ብተፈላለየ መንገድታት ተጐዲኦም ይርከቡ። እንተወሓደ 4,000 ሰባት ከዓ ቈሲሎም ዳርጋ 300 ዝኾኑ ድማ ሕይወቶም ስኢኖም ኣለዉ። ናይቲ ኣብ ደቡብ ኣሜሪካ ንዓመታት ዘገልግል ዘሎ ማሕበር ህጹጽ ረድኤት ብወብኡ ተበግሶ ዝገበረ ማሕበር ሴርቢ ትካል ግብረ ሰናይ ዋና ዳይሬክተር ስቴፋኖ ፒዚያሊ ጉጅለታትና ህጹጽ ረድኤት ናብተን ኣብ ርሑቕ ዝርከባ ቁሸታት እውን ከይተረፈ ክበጽሑ ክኢሎም እዮም በለ። ፊዚያሊ ኣስዕብ ኣቢሉ እቲ ምንቅጥቃጥ ምድሪ ብፍላይ ኣብ ግሉል ገጠራት ከቢድ ጉድኣት ኣውሪዱ እዩ። ኣባኡ ኸኣ ብዙሓት ስድራ ቤታት ዘለዎም ዘበለ ዅሉ ስኢኖም ኣለዉ። ንኻልእ ቅልውላው ብኸመይ ምላሽ ከም ዝህቡ ድማ ኣይፈልጡን እዮም። ካብ መንጎቲ ዝኸፍአ ጉዳታት ዝወረዶ ዞባታት ቾኮን ቡዌናቨንቱራን ድሮ ብኸቢድ ድኽነትን ብምኽንያት ውሽጣዊ ስደትን እተመዛበሉ ብዙሕ ህዝብን ይርከብዎም። ከምዚ ዝኣመሰለ ዓብዪ ምንቅጥቃጥ ምድሪ ንሰባት ስለ ዘዳኽሞም፣ መሰረታዊ ነገራት ስለ ዘስእኖም ጥራይ ዘይኮነስ ብሰንኪ ስነ ኣእምራዊ ጽልዋኡ እውን ከቢድ ማሕበራዊ ጉድኣት ከምጽእ ይኽእል እዩ። ዳይሬክተር እቲ ዘይመንግስታዊ ትካል ከም ዘመልከቶ እቲ ንህቦ ሰብኣዊ ግብረ ሰናይ ብፍላይ ኣብቲ ተጐድአ ከባቢታት ብእተኻለ መጠን ቀልጢፉ ማእከላት ዕቑባ ኣብ ምቛም ዘተኰረ እዩ። ኣባኡ ድማ ኣብ ርእስቲ ከም ማይን ጥዕናን ዝኣመሰለ ኣድላዪ ነገራት እኹል ስነ ኣእምራዊ ደገፍ ክወሃብ ይኽእል እዩ በለ። ብመሰረት ናይቲ ውድብ መደባት ምሕዳስን ቁጠባዊ ምዕባለን ቅድሚ ምጅማሩ ንሰባት ዘድልዮም ነገራት ብቕልጡፍ ምላሽ መሃብ ኣገዳሲ እዩ። ከምቲ እቲ ዳይሬክተር ዝገለጾ ማሕበር ሴስቪ ቀዳምነት ዝህቦ ነገራት ማሕበረ ሰባት ነጻነቶም እንደገና ንኽረኽቡ ምሕጋዝ እዩ። እቲ ኩነታት ምስ ተረጋግአ ኣብቲ ኸባቢ ዘሎ ዕዳጋታት እንደገና ክዓይ ተስፋ ንገብር። እዚ ድማ ስድራ ቤታት ኣብ ረድኤት ከይተመርኮሱ ብቐጥታ ናይ ገዛ ርእሶም ድሌታት ንምምላእ ዘኽእል ቁጠባዊ ደገፍን መደባት ዳግመ ህንጸትን ክንጅምር የኽእለና እዩ ክብል የመላኽት። እቲ ኣብ ኮሎምብያ ዘጋጠመ ምንቅጥቃጥ ምድሪ ኣብ ርእስቲ ንማሕበረሰብ ዘዕነወን ነቲ ንዓመታት ነታ ሃገር ዝጸለዋ ማሕበራዊ ህጹጽ ኩነታት ከጋድድ ይኽእል እዩ። ኣብ ላቲን ኣሜሪካ ንግዲ ቈልዑን ትሕቲ ዕድመ ህፃናትን ኣዝዩ ከቢድ ጸገም እዩ ብምባል ፊዚያሊ ኣጠንቀቐ። ኮሎምብያውያን ቈልዑ ብፍላይ ብዕጡቓት ጉጅለታት ወተሃደራዊ ውድባትን ገበነኛታትን ንምምዝማዝ እተቓልዑ እዮም። እቲ ዳይሬክተር ኣስዒቡ ንግዲ ቈልዑን ህፃናትን ድማ ስድራ ቤታት ምስ ተበታተና እናወሰኸ ይኸይድ ዘሎ ተርእዮ እዩ። እዚ ኸኣ ብሰንክቲ ድሕርቲ ምንቅጥቃጥ ምድሪ ኣብታ ሃገር እተላዕለ ሕንፍሽፍሽ እናወሰኸ ይኸይድ ብምህላው እዩ በለ። ነዚ ሓደጋ እዚ ንምቁፅጻር ዝውሰድ ስጉምትታት ኣመልኪቱ ድማ እቶም ኣብዚ ኩነታት እዚ ዝሰርሑ ምስ ቈልዑ ብኸመይ ከም ዝራኸቡ ዝፈልጡ፣ ሓገዝ ክህቡ ከም ዝኽእሉ፣ ንኽርድኡ ክሕግዝዎም፣ ንኽዘራረብዎም ዘተባብዑ፣ ከምኡውን ከም ዝከናኸኑን ዕቑባ ከም ዝረኽቡን ከም ዝስምዖም ዝገብሩ ሰባት ክኾኑ ኣገዳሲ እዩ በለ። እቲ ቐንዲ ዘተሓሳስብ ነገር ግን ኣህጉራዊ ሕዝቢ ኣቓልቦ ኣብ ዕዮ ግብረ ሰናይ ኮሎምብያ ምትኳር እዩ። ከምቲ እቲ ዳይሬክተር ዝገለጾ ህዝቢ ኣብ ዝደኸመሉን ንብዙሕ ሓደጋታት እተቓልዓሉን ኩነታት ናይ ተስፋ ብርሃን ጥራይ እዩ ዘድሊ ይብል።
0: ክቡራትን ክቡራን ሰማዕትና ስለምከትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።